0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና እናቀርባ። ናይ ሎሚ ዕለት 21 ግንቦት 2016 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ሊዮን መበል 14 መራ ፍጻሜታት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ ዓንቀጽ እምነት ዝሓሊ ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ቪክቶር ማኑዌል ፈርናንደዝ ናይ ቅድስቲ መንበር ቤት ምሕደራዊ ርሻታት ኣቦ መንበር ናይ ግራዲስካ ስዩም ሊቀ ጳጳሳት ጆርዳኖ ፒቺኖቲ ካብ ሃገራት ሰራሊዮን ባንግላዴሽ የመን ሩዋንዳ ናሚቢያ ማውሪትዮ ጫድ ስሪላንካ ዝተላእኩ ሓደስቲ ልኡካነ መንግስታት ኣብ ቅዱስቲ መንበር ዘቕርቦ ናይ ምዝነት ደብዳቤ ከም እተቐበሉን ናይ መላ ሃገራት ኤውሮፓ ጉባኤ ጳጳሳት ሕብረት ፈጻሚ ኣካላት ማሕበራት ምእመናን ምንቅስቃሳት ቤተ ክርስቲያንን ሓደስቲ ማሕበረሰባትን ዓውደ ጉባኤ ኣመሓደርቲ ተጋባእያን ተቐቢሎም ከም ዘዘራረቡን ቃል ምዕዳን ከም ዝለገሱ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለጺ ኣፍሊጡ። ናይሎም ዕለ 21 ግንቦት 2016 ዓመተ ምሕረት መደብ ፈኖና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ማእከል ትዕዝብቲ ስነ ከዋክብቲ ቫቲካን ዘካይደዎ መብጻሕ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለት ሮብዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ንዝተሳተፉ ካቶሊኮስ ኣርመናዊት ኦርቶዶክሳዊት ቤተ ክርስቲያን ብፅዋ ቅዱስ ኣራም ቀዳማዊ ዳግም ሰላምታ ከም ዘቕረብሎም ካርዲናል ቸርኒ ቀቅድሚ ኣዋጅ ብፅና 2 ማታት ሃገረ ቼክ ኣብ ከተማ ሮማ ብዝተኻይደ ዓውደ ጉባኤ ዘስምዖም መደረ ኣብ ህዝባዊ ባይቶ ሕብረት ኤውሮፓ ብዝተኻይደ ስነ ስርዓት ሽልማት ብቑሕነት ሓደ ካብቶም ተሰለምቲ ናይ ቅዱስቲ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ድሕሪ ስነ ስርዓት ሽልማት ዘስምዖ ቃል ፌደራላዊ ጉባኤ ካቶሊካውያን ጳጳሳት ዞባ ኦቻይና ኣብ ጉዋም ዘካይድዎ ናይ 3 መዓልቲ ዓውደ ኣኼባ ሓፈሻ ጉባኤ ፌደራላዊ ካቶሊካውያን መናብርተ ጥበብ ኤውሮፓ ኣብ ዝምልከቱ ቀንዲ ኣርእሳት ዘተኮረ ከም ዝኸውን أقدمنا نحبر ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ንዕድም ሰላምታና ይብፅሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕለት 19 ግንቦት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካስተል ጋንዶልፎ ብዝርከብ ናይ ቫቲካን ማእከል ትዕዝብቲ ስነ ከዋክብቲ መብፅሕ ኣካይዶም ምስቶም ኣብቲ ማእከል ስነ ምርምር ዝሰርሑ ኣባላት ሰብፊ ህወትን ዓለማውያንን ሊቃውንቲ ስነ ፍልጠትን ተመራመርትን ከም እተራኸቡ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት መበል 14 ዕለት 19 ግንቦት ሕረ ቀትሪ ካብ ከተማ ሮማ ወፃኢ ኣብ ከተማ ካስተል ጋንዶልፎ ኣብ ዝርከብ ናይ ሃገረ ቫቲካን ማእከል ትዕዝብቲ ስነ ከዋክብቲ ምብፅሕ ኣካይዶም ምስቶም ኣብቲ ማእከል ስነ ምርምር ዝሰርሑ ኣባላት ሰብፊ ህወትን ዓለማውያን ምእመናንን ሊቃውንቲ ስነ ፍልጠትን ተመራመርትን ከም እተራኸቡን ቅዱስነቶም ኣብቲ ማእከል ስነ ምርምር ምስ በፅሑ ብናይ ሃገረ ቫቲካን ቤት ምሕደራ ደመንበር እናቲ ራፋኤላ ፔትሪኒን ዋና ፀሓፍቲ ጳጳስ ኤሚልዮ ናፖን ጁዘፔ ፑሊየዚ ኣልቢራንድን ናይቲ ማእክል ስነ ምርምር ስነ ከዋክብቲ ዋና ሓላፊ ኢየሱሳዊ ካህን ኣባ ሪቻርድ ኣንቶኒ ዲሶዛን ናይቲ ማእከል ነበር ዋና ኣመሓዳሪ ኢየሱሳዊ ሓው ጎይ ኮንሶላይኖ ኣቀባብላ ከም እተገበረሎምን ድሕሪ እትርክብ ኣብቲ ማእከል ስነ ምርምር ኣብ ዝርከብ ቤተ ጸሎት ምስቶም ናይቲ ስነ ምርምር ማእከል ሓለፍትን ኣባላትን ብሓባር ከም ዝጸለዩ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንኣርሜናዊ ካቶሊኮስ ብፁእ ወቅዱስ ፓትርያርክ ኣራም ቀዳማዊ ሰላምታ ኣብ ዘቕረብሎም እዋን ኣብ ሊባኖስን ማእከላይ ምብራቕን ሰላም ምእንቲ ክሰፍን ኩሉ ሰብ ክጽሊ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንብፁእ ወቅዱስ ፓትርያርክ ኣራም ቀዳማዊ ካቶሊኮስ ናይ መላእ ሃዋርያዊት ቤተ ክርስቲያን ኣርሜንያ መንበረ ቂልቅያ ረቡዕ ዕለት 20 ግንቦት ኣብ ዝተኻየደ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ተቐቢሎም ዳግም ሰላምታ ኣቕረብሎም። ካቶሊኮስ ኣራም ቀዳማዊ ብወገኖም ንርእሰ ሊቃነ ጳጳሳት ሊዮን ኣብዚ መድረኽ እዚ ኣብ ቅርዓት ቅዱስ ጴጥሮስ ሓቢረዮም ኣለኹ። እዚ ድማ ደድሕርቲ ቅድሚ 2 መዓልቲ ኣብ ዝሓለፈ ሰኑይ ዕለት 18 ግንቦት እዞም 2 መራሕቲ ቤተ ክርስቲያን ተራኺቦም ኣብ ሃዋርያዊ ህንፃ ድሕሪ ብሕብረት ዝጸለዩሉ ዕለት ዝኸውን ዘሎ እዩ ክብሉ መስከሩ። ርእሰ ሊቃነ ጳጳሳት ሊዮን ኣብ ምእተዊ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ኣብ ዘካፈልዎ ቃል ቅዱስ ኣቦና ንካቶሊኮስ ኣራም ቀዳማውን ንዅሎም እቶም ኣባኡት ተረኽቡ ልኡካን ኣርሜናዊት ኦርቶዶክስ ቤተ ክርስቲያን ሃንጎፋ ኢሎም ብምቕባል ሓጐሶም ገለጹሎም። ነዚ ሕውነታዊ ምብጻሕ ድማ ነቲ ኣብ መንጎ ዘን ኣብያተ ክርስቲያን ድሮ ዘሎ ሕብረት ናብ ምሉእ ሕብረት ናይ ዘን ኣብያተ ክርስቲያን ከም ዘምርሕን ነቲ ማእሰር ሓድነት ንምድልዳልን ኣገዳሲ ኣጋጣሚ ክብሉ ድማ ገለጽዎ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ናይ ኣርሜንያ ካቶሊኮስ ናብ መቓብር ቅዱሳን ሃዋርያት ጴጥሮስን ጳውሎስን ዝገብርዎ ዘለዉ ንግደት መንፈስ ቅዱስ ክባርኾ ጸልዮም። ንዅሎም እቶም ኣባኡ ተረኽቡ ነጋድያንን መንፈሳውያን በጻሕትን ድማ ጉባኤታቶም ናብ ምሉእ ሓድነት ኣብ ዘምርሓሉ መንገዲ ተወሳኺ ስጉምቲ ምእንቲ ክኸውን ናብ ጐይታ ልባዊ ጸሎት ክትገብሩ ዕድመኩም ኣለኹ በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ኣብ ሊባኖስን ማእከላይ ምብራቕን እንደገና ብዓመፅን ውግእን እተበታተነ ምእንቲ ሰላም ክህሉ ኩሎም ምእመናን ክጽልዩ እውን ተማሕጺኖም። መንበረ ካቶሊኮስ ቂልቅያ ንሊባኖስ፣ ሶርያ፣ ቆጵሮስ፣ ኩዌት፣ ሕቡራት ኢማራት ዓረብ፣ ወሽመጥ ኢራን፣ ግሪክ ከምኡውን ኣሜሪካ ዘጠቓልል እዩ። ካብ 1930 ዓመተ ምህረታት ሒዙ እዚ ቀንዲ ቤት ጽሕፈት ናይዞም ካቶሊኮስ ናይቲ ዓባይ መንበረ ኪልቅያ ኣብ ኣንጥልያስ ሊባኖስ እያ እትርከብ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሶኒ ኣብ ዝገበርዎ ርክብ ምስ ካቶሊኮስ ኣራም ቀዳማዊ ነዞም ፓትርያርክ ኣብ መዓልታዊ ጸሎቶም ንህዝቢ ሊባኖስን ኣብያተ ክርስቲያን ማእከላይ ምብራቕን ከም ዝዝክርዎም ኣረጋገጹሎም። ቅዱስ ኣቦና ኣስዒቦም ኣብቲ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ንብጽዎ ቅዱስ ካቶሊኮስ ኣራም ቀዳማዊ ስለቲ ንክርስትያናዊ ሕብረት ዝገብርዎ ዘየቋርጽ ብሕታዊ ቈራጽነትን ብፍላይ ከኣ በቲ ኣብ መንጎ ካቶሊካዊት ቤተ ክርስቲያንን ጸብሓዊት ኦርቶዶክሳዊት ቤተ ክርስቲያንን ዝካየድ ዘሎ ስነ መለኮታዊ ዘተታት ኣመስገንዎም። ኣብ መደምደምታ ቅዱስ ኣቦና ብሓባር ኮይንና ናብ ምልኣት እቲ ኩላትና ንደልዮ ሓድነት ንኸብርሁልና ናብ ቅዱስ ጎርጎርዮስ ብርሃናዊ፣ ቅዱስ ግሪጎርዮስ በዓል ናሬግ፣ ቅዱስ ነርሴስ ጸጋውን ልዕሊ ዅሉ ድማ ንእኖና ቅድስት ድንግል ማርያም ኣደ ኣምላኽ ንጸሊ ክብሉ ቃል ምሕጽንታኦም ዛዘሙ።
0: ኣብ ህዝባዊ ባይቲ ሕብረት ኤውሮፓ ብዝተኻየደ ስነ ስርዓት ሽልማት ብቑዕነት ሓደ ካብቶም ተሰለምቲ ንሃይ ቅድስቲ መምህራንና ጸሓፊ ካርዲናል ፔትሮ ፓሮሊን ኣብ ዘስምዖም መደረ ኣብዚ እናወሰኺ ዝኸይድ ዘሎ ዓለማዊ ወጥሪ ሰላም ንምሕላው ዳግማይ ጻዕሪ ክግበር ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘቕረቦ ጻውዒት ደጊሞም የሐድሱ። ሰላምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ብምሉእ ጉባኤ ባይቲ ሕብረት ኤውሮፓ ዘብጽሑ ናይ ቅድስቲ መምህራንና ጸሓፊ ካርዲናል ፔትሮ ፓሮ ሮሊን ኣብ ዘስምዖም መደረ ኣብ መንጎ ህዝብታት ስኒት ኣብ ክብረታት ሕብረት ዝተመስረተ መብፅዓ ምዃኑን ሰላም ንምሕላው ብዝዓለመ ጭቡጥ ምርጫታት ብቐጻሊ ክድልድል ኣለዎ ዝብል ሓሳብ የጉልሑ። ምክልኻልን ክብረታት ኤውሮፓን ልዑል ኣበርክቶን ዝገበሩ ውልቀ ሰባት ዝወሃብ ፈላሚ ኤውሮፓዊ ስርዓት ብቑዕነት ካብ ተሰለምቲ ንክኾኑ ዝተሓርዩ ካርዲናል ፓሮሊን ኣብ መሰረት ናይቲ ሰላም ምድንፋዕን ምሕላው ን ኣድላይነት ናይቲ ውድብ ሓባራዊ እምነት ኣብ ክርስትያናዊ ታሪክ ኤውሮፓ ሱር ዝሰደደ ክብርታት ከም ዘሎን ሎሚ እውን ተባዕ ምስክርነት ክህሉ ዝኽእሉን ክብርታት ከም ዘለዉ ኣስተብሂሎም ካብዚኣቶም ቅድሚ ኩሉን ልዕሊ ኩሉን ምርግጋፅ ሰብኣዊ ክብርን ዘይግሃስ ኣብ ነፍሲ ወከፍ ደረጃ ሂወት ወትሩ ክሕሎ ዘለዎን ብምዝኽኻር ካርዲናል ፓሮሊን ኣብ መደምደምታ መደረኦም ቅዱስቲ መንበር ምስ ትካላት ኤውሮፓ ብምትሕብ ባር ብሓባር ናይ ሰላም እደ ጥበበይናታት ክኾና ድሌት ከም ዘለዋ ደጊሞም ከም ዘረጋገጹ ዜና ቫቲካን ኣፍሊጡ። እቲ ብሕብረት ኤውሮፓ ኣብ ነፍሲ ወከፍ ዓመት ብቑዕነት ተባሂሎም ዝሕረይ ዝውሃብ ሽልማት ስርዓት ብቑዕነት ኤውሮፓ ብምኽንያት መንበር 75 ዓመት ኣዋጅ ሹማን መበገሲ ሓድነት ኤውሮፓ መሰረት ዝገበረ ኮይኑ ከምቲ ኣብ መርበብ ሓበሬታ ባይቲ ሕብረት ኤውሮፓ ዝተገልጸ ብትካላት ሕብረት ኤውሮፓ ዝውሃብ ብዓይነቱ ናይ መጀመርታ ከም ዝኾነን ንኤውሮፓ ብሓድሽ ዘሐይል ጻዕርታት ኣፍልጦ ዝኽበን ኣብዚ ዓለማዊ ዘይርግጽነት ኣብ ዘለሉ እዋን ዕላማኡ ነቶም ንሰላምን ዴሞክራስን ሰብኣዊ ክብርን ዝጣበቑ ብምኽባር ናይ ሓባር ክብርታት ዳግማይ ንኽረጋገጽ ዝድረኽ እዩ። ካብቶም 20 ዝተሓረዩ ተሰለምቲ ጎኒ ጎኒ ካርዲናል ፓሮሊን መራሒት መንግስቲ ፌደራላዊት ጀርመን ነበር ኣንጀላ መርከል፣ ናይ ፖላንድ ርእሰ ብሄር ነበር ሌክ ዋሌሳን፣ መራሒ መንግስትን ርእሰ ብሄርን ፖርቱጋል ነበር ኣኒባል ካባ ማርኮ ሲልቫን ይርከቡዎም።
1: ከቅድሚ አዋጅ ብፅና ናይቶም ኣብ ትሕቲ ዴሳዊ ስርዓት ሃገረ ቼክ ሰማዕታት ኮይኖም እተቐትሉ ኣቦታት ካህናት ያን ቡላን ቫክላቭ ድሮቦላን ብፁኣን ሰማዕታት ኣብ ትሕቲ ዴሳዊ ስርዓት ዝብላ ርእስቲ ኣብ ከተማ ሮማ ኣብ እተገብረ ዋዕላ ብፁእ ካርዲናል ማይክል ቸርኒ ኣብ ዘቕረብዎ መደረ ሰማዕትነት ኣብ ዝኾነ ይኹን ሰብኣዊ ኩነታት ዘሕስር ወይ ዘይፍትሓዊ እኳ እንተኾነ ንክርስቶስ ክምስክር ዘይክእል ከም ዘየለ ይምህረና በሉ። ምስክርነት ክቡር ኣባ ጃንን ክቡር ኣባ ቫክላቭን ኣብ መዓልታዊ ዓበይትን ኣሽቱን ቃልስታትና ነፍሲ ወከፍና በብውልቂ ይዛረበና። ሰማዕትነቶም ኣብ ዝኾነ ይኹን ሰብኣዊ ኩነታት ወላ እኳ ዘዋረድን ዘይፍትሓውን እንተኾነ ብዘየገድስ ንክርስቶስ ክምስክር ዘይክእል ከም ዘየለ እዩ ዝምህረና ክብሉ ብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ትማሊ ረቡዕ ኣብ ኤምባሲ ሪፓብሊካዊት ሃገረ ቼክ ናብ ቅድስቲ መንበር ብፁኣን ሰማዕታት ደስነታዊ ስርዓት ዘርእስቱ ኣብ ዝተኻየደ ዓውደ ጉባኤ ኣብ ዘካፈልዎ ሓሳባት ኣዘኻኺሮም። እቲ ኣብ ከተማ ሮማ ኣብ ዝርከብ ጳጳሳዊ ኮሌጅ ኔፓሙቼና እተገብረ ጉባኤ ነቶም ሰማዕታት ክቡር ኣባ ያን ቡላን ክቡር ኣባ ቫክላቭ ድሮብላን ይዝክር። ከቅድሚ ኣዋጅ ብፅናኦም ድማ ብዕለት 6 ሰነ ኣብ ማእከል ኤግዚቢሽን ብሩኖ ከም መደምደምታ ናይቲ ንልዕሊ 20 ዓመት ዝቐጸለ መስርሕ ኣዋጅ ብፅናኦም ዘመልክት መደባት ክካየድ እዩ። እዞም ካቶሊካውያን ካህናት ሃገረ ቼክ በቲ ኣብ ቼኮስሎቫኪያ ዝነበረ ዴሳዊ ስርዓት ብምኽንያት ጽሊ እምነቶም ሰማዕታት ኮይኖም እተቐትሉ እዮም ዝነበሩ። እዞም ክልተ ካህናት ኣብ ናይ ህዝባዊ መጋባእያ ብሓሶት ተኸሲሶም እዮም እተቐትሉ። በቲ ዝነበሮም ዝረኣይዎ ናይ እምነት ምስክርነትን ንጭቆና ብትዕግስቲ ብምቕባሎምን ድማ ኣብ መላእ እቲ ሃገር ብኽብሪ እዮም ዝዝከሩ። ብፁእ ካርዲናል ቸርኒ ኣብ ዘካፈልዎ ሓሳባት ኩሎም ኣብኡ እተረኽቡ ተጋባእቲ ንህይወት ናይቶም ንጸልማትን ጽልእን ንዘሰቅቕ ሞትን ናብቲ ምስ ጐይታ ዝራኸብሉ ኩነት ክቕይርዎ ዝኽኣሉ ክልተ ካህናትን ንምምስጋንን ንምዝካርን ከም እተኣከቡ ዘከሩ። ከምቲ ብርሃን ነቲ ኣብ ታሪኽ ዘሎ ጸሊም ደመና ክጋልሆ ዝኽእል እዞም ካህናት ድማ ብሕይወቶም ዝመስከሩ ክልተ መሰኻኽር እዮም ክብሉ ኣመጐስዎም። ብፁእ ካርዲናል ቸርን ወሲኾም ንስዕረት ክንዝክር ዘይኮነስ ናይ ህይወት ዓወት ክንጽምብል ኢና ኣብዚ ዘሎና ክብሉ እውን ኣትሪሮም ተዛረቡ። ነቲ ንዓሰርተታት ዓመታት ከም ዘርእስርናይ ኣብ ጉድጓድ ሓመድ ቦሂምያን ሞራቪያን ተቐቢሮም ዘለዉ ወላ እኳ ጸጋሚ ታሪኽ እናሃለወ ክንሱ ብመስዋእቲ ዝሓለፉ ነቲ ኣብ ቅድሚ ዓይንትና ዝበቁል ዘሎ ግርማኦም ነደንቕ ኣሎና እውን በሉ። ብፁእ ካርዲናል ቸርና ኣስዒቦም እዚ ድማ ካብቲ ቆራሪ ዝኾነ መሬት ኣልቦ እግዚኣብሔርነትን ጭቆናን ዝበቁል ዘሎ ጠጥዒ ዝኾነ ይኹን ዓመፃ ነቶም ንገዛ ርእሶም ብሕድሪ ናብ ኣምላኽ ዘማዕቆቡ ሰባት ንመለኮታዊ ህይወት ከዓግቶም ከም ዘይክእል መርትዖ ይበሉ። ብፁእ ካርዲናል ቸርኒ ቀጺሎም ንክቡር ኣባ ጃን ቡላን ንክቡር ኣባ ቫክላቭ ድሮብላን ንምጽምባል ኣእዳውና ኣብ ልዕሊ ህያው ቊስሊ ቤተ ክርስቲያንን ህዝቢ ሃገረ ቼክን ብምግባር ማለት ነቲ ጐይታ ኵሉ ሳዕ ምሳኻትኩም እየ ክብል ዝኣተወልና መብጽዓ ምትንካፍ ማለት እዩ። ነቲ ቅዱሳት መጽሓፍቲ ዝብልዎ ብምዝካር ድማ ነፍሳት ጻድቃን ኣብ ኢድ ኣምላኽ እየን በሉ። ወሲኾም ድማ ኣእዳው ኣምላኽ ግና ምናባዊ መዕቆቢ ከም ዘይኮና ደጊሞም ገለጹ። እዞም ህየንተ ናይቲ ብዛዕባ ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበር ኣስዒቦም ንጃንን ባክላቭን ኣእዳው ኣምላኽ ብድሕርቲ ኣብ ቤት ማእሰርቲ ጅህላቫ ዝገበረሎም ደገፍ ነዊሕ እዋን ኣብ ዝተኻየደ መስርሕ መርመራ እውን ይከላኸለሎም ከም ዝነበረን ከምኡውን ኣብ መንጎቲ ኣዝዩ ዘሕስር ውርደት እውን ከይተረፈ ክብረቶም ከይተተንከፈ ዝሓለዎም እዩ በሉ። ብፁእ ካርዲናል ቸርኒ ነቶም ኣባኡ እተረኽቡ ምእመናን ሓቢሮም ብዛዕባ ሰማዕትነቶም ከስተንትን እውን ጻውዒት ኣቕረቡሎም። ብፁእነቶም ከም ዝገለጽዎ እቲ ስርዓት ደስነት ክቐትሎም ጥራይ ኣይደለየን፣ ነቲ ናይ ክህነት መንነቶም እውን ከጥፍ እዩ ዝደለየ፣ እምነቶም ክኽሕዱ እውን እዩ ዝደሊ ዝነበረ። ይኹን እምበር ይብሉ ብፁእ ካርዲናል ቸርኒ ኣምላኽ ከም ወርቂ ኣብ እቶን ከም ዝፈተኖም እቲ ሓዊቲ ስርዓት ከኣ ንወርቂ እምነቶም ኣይበልዖን፣ ኣብ ክንድኡስ ንራዕዲ ሰብኣዊ ፍርሒ ጥራይ ብምንዳድ ንክርስቶስ ዘሎና ተወፋይነት ነቲ ዘርዕደና ኩነታት ዘብርሆ ከም ምዃኑ ብምግላጽ ኣስተንተኑ። ኣብዚ መዳይ እዚ ብዙሓት ሰባት ቅድሚ ምማቶም ኣብ ዝነበረ ሰዓታት ክቡር ኣባ ያን ኣብዛ ዓለም እዚኣ ዘይኮነስ ልዕለ ባህርያዊ ሰላምን ህድኣትን ከም ዝረኸቡ ይዝክሩ። بزو كاردينال تشيرنو وسيخوم زحادة سما أتنت مخوانو حساباتو مكافلو فلما سبعو جيغننت زيكونس نغزار سخابس أقا أملاق كتملا مفكادن نعان النت بوتا كساب زيهلو نغزار سخابس أقا أملاق كتمل بمفكاد نتن السخا ناي أملاقن نتن إحنا ناي بيت خرستيانن تراي منباريو كبلو عملكتو بزو كاردينال تشيرني نتو ماباو ترخبو كهنات دما أسعبوم دهن النتن نتمع قبيز خنا سقطان كمرت وكم زخلو الزخخروم عب كندوس يبلو بس النتم عباو كسرتو بمفقد نزور دوم سقاين مكران تقبلهم كم تقدوس ترتلي عن زبلو بقالات عب زهاجرن عب هاجرهم بزير رأس أجان أما العالم زركبو حدست خريستيان كونو زخنا يخون سمعت النت نقول تاك مسكر زي كل سبعة وكنت كم زي الزر مخانوون دقي ما معقولحو نتي بيت فردي نام مدرخ مسبخي نتي بيت معسر تدما نام مسويك أيار وبلو وسيخوموون بحاسين التسرحو سبعتاي نبرون نساتهم كاات سألوت زقبرو سبعتي يوم نيروم كبلوون عملكتو باتن خرستوس ترايز نبرون فقري نسألمن كبيد سموان كموون نمقو حكوات سؤولو تبعات كم زرخبوون أسمرولو سلاز دما حايلوم أبج واداتات زيكونس أبقدم محدر أملاخ تنبركيخوم بغزيت أباباهم مسماريام أبز حبر لبوميو زنبر بلو بسو كاردينال تشيرني وسيخوم سماعتنتهم بعبي تقبار ناملاخ أمون مخوان تراي زيكونس أبنا أشتو نقراتوون صنوع مرجاتات كم زقبرو زمهرن نايو بلو مسواتهم أباقل قلوتن يقريتان حقن هيوتن بغمي بجاخوين ناكم النحلف زفلتو كريستيانن زيقاتاتن كنكوون يحق زن نابلو مقارجا فتنان موتن زيبلو دموق برهانن فقراو في الشخطة أملاخن كموون ولا حدا سبقوا كابانا كوسدو زيك الحاقوسن يسبين نالو كبلو دما التبابعوام عمود داتا بزو كاردينال تشيرني نترسالي كانبا باسات ليون مبل عصر تربعته بزعبا تسفانا يزوم كل التسماعتات كم تبعات مسخاخر امنت غيروم زقربو مسكرناتوون زكرو رسالي كانبا باسات ليون ابتزكافلو حسابات تسفاهم زي موتن ملو انسلا زخونا بسماعتن نتوم نوانجيل ابزاس الماتن عمسن وقنز ملع عمت يسبخ سلازلويو مخنياتو بسقاقوا انت تقتلو ولا حدا سب دمسوم سقبل وينتي زهابو وفقري كدمسوسو اي كلنيو مسكر نتوم كا سناي ابلع لكي كمز سعر زقلز تنبيت كوينو سلازغسليو
0: زي زينا فاتيكان ايو فضل على وقوب اي كاتوليكاويان باباسات زوبا او تشاينا اب قوام اب زاكايرون اي سلستمعال تعودو اخيبا بزعبا حد شغليان نتن سدتن هنساتن حوريو قصنتن محبراو فتحن كم التمايات زينا فاتيكان ناي زوبا او تشاينا قوبا باباسات مغلز تاقيسو يحبر كاب ملا او تشاينا زمتو كاتوليكاويان باباسات كابالت عصر تشمنتك سعلت اسرا قنبوت اب قوام تاكيبام بزعبا زمناوي جليانت سدت المصاعي عقلقلوت أب أوتشاينا نحويسو زباوي وبدهوتات المفتاح كم التمايتو زحب برزينا فاتيكان فدرالو قبعي كاتوليكاويان زبا أوتشاينا فتصامي تشما قللي بيتا كريستيان كميجيران زتقالو سدتيناتات سرحتيناتات كتدقفن أب ملع زبا كبورن سبعونات ميزان زلو سدت كتعبي كم اتقل زيقام قام اول مخانو نايت باباسات قبعي وقعام مقلت ستوكيسو يمالاخد اتقند اتكروت عودة قبائي ابزق عربا اوان اب نيو ساوز ويلز بزعبا حدش قليانت حدقاتات بقت راتن زوباتاتن زقات امام قزياوي سدتيناتات سرحتيناتات زقربا حتو كمزنا باران بفللاي اتوم باباسات نتين مسلاتن دحننتن التمزابلون محبر سبات سدتيناتاتن زد عباق ناي سدتيناتاتن تمزابلتن اوتشاينا زكتات المربة بزلوهم كتصالي دقافن توفاينتن كم زرقا قصو زينا فاتيكان أفليتو اتي مييت بزعبا اتي سدت أب مباقولن زنقدن حاقرات زحدرو صفيع تسلوعا كوم اون قصنتاو كنكنن هنسات مؤمنان كاحناتن باباساتن نمدلدال زخقل ميلاتات اون كم زماماين بتوساق اون تساتفتي أب ملا صفيح ملكا عمدرو او تشاينا ركبن معقاب سنة احازو مرخب مسارحتات متقام أدلاي مخانو كم زغلحن بيتا كريستيان نعلم لخب دوهتا ሕግታት ከባብያዊ ምህዳራውን ማሕበራዊ ምጉዳል ፍትሕን ብኸመይ ምላሽ ክትህብ ከም እትኽእል እውን ከም ዘስተንተነን እቶም ተጋባእያን ጳጳሳት እቲ ኣብ መንበር 17 ዘመን ኣብ ጓም ናይ እምነት ሰማዕት ዝኾነ ኢየሱሳዊ ካህነ ልኡካን ወንጌል ተወላዲ ስጳይና ብፁእ ዲየጎ ሉዊስ ደ ሳን ቪቶሬስ ኣብ እቶፌ መካነ ንግደት ምብፃሕ ከም ዘካየዱ ዜና ቫቲካን ናይቲ ጉባኤ ጳጳሳት ወግዓዊ መርበብ ሓበሬታ ጠቒሱ የረጋግጽ። ብተወሳኺ እቶም ጳጳሳት ብዛዕባ እቲ ኣብ 2028 ዓመተ ምሕረት ኣብ ሲድኒ ንኽካየድ ዝኾነ ዓለም ኣቀፍ ጉባኤ ቅዱስ ቁርባን ብዛዕባ ሲኖዳውነት ተሳትፎ መንእሰያት ዕቁባ ኣገልግሎት ደቀባት ከምኡውን ኣከባብያዊ ክንክንን ኣብ ዝምልከቱ ኣርእስታት ከም እተመያየጡ ዝሓበር ዜና ቫቲካን እቲ ካብ ዕለት 18 ክሳዕ 20 ግንቦት ዝተኻይደ ዓውደ ኣኼባ ልዕሊ 1000 ምእመናን ኣሳቲፉ ኣብ ዱልሴ ኖምብሬ ደ ማርያ ካቴድራላዊ ባዚሊካ ብዛዕሪ ቅምሶተ ቅዳሴ ከም እተዛዘመን ኣብቲ ዛዕሪ ቅምሶተ ቅዳሴ ሊቀ ጳጳሳት ኪሜነዝ ኣብ ዘስምዖ ስብከት እታ ኣብ ኦቻይና እትርከብ ካቶሊካዊት ቤተ ክርስቲያን ሓድነት ትብዓት ዝመልኦም ስክርነት ከምኡውን ዘይፍትሓውነትን ምህዳራዊ ቅልውላውን እናገጠመ ክነሱ ትንቢታዊ መጋቢት ፍጥረት ክትከውን ፃውዒት ከም ዘቕረቡ ናይቲ ጉባኤ ጳጳሳት ወግዓዊ መግለፂ ጠቒሱ የመላኽት። ብኤሌና ቤካሊ ዝምራሕ ሓፈሻዊ ጉባኤ ፌደራላዊ ካቶሊካውያን መናብር ተጥበብ ኤውሮጳ ካብ ዕለት 22 ግንቦት ዝቕፅል ዓውደ ጉባኤ ዕለት 20 ግንቦት ኣብ ሃገረ ክሮዋሽያ ርእሰ ከተማ ዛግረብ ከም ዝጀመረን እቲ ዓውደ ኣኼባ ብዛዕባ ኣብዚ እዋን እዚ ንስርዓት መናብር ተጥበብ ዝፀልቡ ዘለዉ ዓበይቲ ለውጥታት ማለት ቅልውላዊ ወሊድ ስነ ኣህዛዊ ለውጢ ከምኡውን ተቓላዕነት መንእሰያት ወለዶታት ይዝቲ ምህላው ዜና ቫቲካን ኣፍሊጡ። ቅልውላዊ ወሊድ ስነ ኣህዛዊ ለውጢ ከምኡውን ተቓላዕነት መንእሰያት ወለዶታት ዝብሉ ዛዕባታት ቀንዲ ናይቲ ኣብ ዛግረብ ብምክንያት መበል 20 ዓመት ቅዋሚኡ ዝካየድ ዘሎ ሓፈሻዊ ዓውደ ጉባኤ ፌደራላዊ ካቶሊካውያን መናብር ተጥበብ ኤውሮፓ ዝክረ ነገር ከም ዝኾነ እዚ ብናይ ካቶሊካዊ መንበረ ጥበብ ቅዱስ ልቢ ዋና ኣመሓዳሪት ኤሌና ቤካሊ ዝምራሕ ናይ ኤውሮጳ ካቶሊካውያን መንበረ ጥበብ ዋና ኣመሓደርቲ ማሕበር ካቶሊካውያን መናብርተ ጥበብ ኣስታት 595,000 ተመሃሮ ዝሓቆፈ ኮይኑ ሓባራዊ ምላሽ ዝሓትት ዝተሓላለኹ ብድሆታት ንምፍታሕ ዘለዎ ተወፋይነት እናወሰኺ ዝኸይድ ኮይኑ በዚ መንፅር እዚ እቲ ዘካይዶ ዓውደ ኣኼባ ትርጉም ዘለዎ ፍጻሜ ምዃኑ ዜና ቫቲካን የዘኻኽር። ካብቶም ዝተሳተፉ ዓበይቲ ኣካላት ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ጉዳይ ባህለን ትምህርትን ህየንተ ካርዲናል ሆሴ ቶሎንቲኖ ደ መንዶንሳ ናይ ዛግረብ ሊቀ ጳጳሳት ነበር ካርዲናል ጆሴፕ ቦዛኒች ኣብ ክሮዋሽያ ናይ ካቶሊካዊ መንበረ ጥበብ ላዕለዋይ ሓላፊ ናይ ዛግረብ ሊቀ ጳጳሳት ድራዘን ኩትሌሻን ኣብ ክሮዋሽያ ናይ ስነ ፍልጠትን ትምህርትን መንእሰያትን ጉዳይ ሚኒስትር ራዶቫን ፎክስ ከምኡውን ሚኒስትር ባህልን መራኸቢ ብዙሓንን ኒና ኣቡልየን ኮርዚነክ ይርከብዎም። እቲ መደብ ቀንዲ ኣስተምህሮታት ናይ ክቢ ጠረጴዛ ዘተን ዓውደ መፅናዕትታት ብሉፃት ልምድታትን ዕድላት መርበብ ሓበሬታን ዝሓቆፈ ኣብቶም ኣብዚ እዋን እዚ ንላዕለዋይ ትምህርቲ ዝፀልቡ ዘለዎ ዓበይቲ ለውጥታት ዘተኮረ ኮይኑ ዘላቕነት ቀጥዕታት መናብርተ ጥበብ ቅልውላ ወሊድ ዕደ ጥበባውን ስነ ኣህዛውንን ለውጢ ከምኡውን ትራ ካቶሊካውያን መናብርተ ጥበብ ኣብ ኤውሮፓዊ ምሕዝነትን ዓለማዊ ስነ ትምህርታዊ መርበባትን ሓዊሱ ሰፊሕ ኣርእስታት ዝድህስስ እዩ። ብፍላይ ኣብ ካቶሊካውያን ትካላት ትምህርቲ ንስነ ትምህርትን ማሕበራውን ስነ ፖለቲካዊ ኣቀማምጣ መልክዓ ምድሪ ለውጢ ብኸመይ ምላሽ ክህብ ከም ዝኽእሉ ኣብቲ እናወስኺ ዝኸይድ ዘሎ ናይ ውድድር ሃዋሁ ንተልእኾኦምን መንነቶምን እሙናት ኮይኖም ክቕፅሉ ኣብ ዝብል ቁም ሓሳብ ዘተኩርን ብተወሳኺ እቲ ጉባኤ ካቶሊካዊ ላዕለዋይ ማእከላት ትምህርቲ ኣብ ምኽናፅ نحبر ربحة من مقبل محبرة متسسارة مدن فعصب أو كبرن كقبرو زخيل أبركتو زدهسس نعيزة ما درق زدق على المخانو زينا فاتيكان أفليتو أب إيطاليا ناي منبرة باب قدوس البوان حلافيتن ناي أوروبا كاتوليكا منابر تتباب فدرالاو محبرة دمانبر ألينا بكالي نزينا فاتيكان أبزهبتو مقلتي منابر تتباب نمت حلال في ميلاتاتوي أمرت رايزي كونس نتمكرو فلتاتون بوتاتات نموخ خان نعي ربحتا لو تحسب نعي مقرب حرف النت اللون زدما بحلاوي وهاقات مرتي يقولها بلا نوتسئت نعي زحادش تمرتا وربحتا كأك نزخ الدرجة يلون انتقناقن عب حبرة سبز اللو تسلوا بنصور يرأى تنعات منابر تطبب في اللاي دما كاتوليكاويان مس علماويان تكالات كيت مساسلة من النتن عب محيال عق منزمر كوس ايو ازما مالت عبه كبرتات زتمر كوسا مسارت مود دار لعلوه تمرتي كام اداغا زمر حسن سحساب معقاب مالت ايو تبل موسيقى.

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino ኣት ኤስፒሲ ነጥቢ ቪኤ ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነጥቢ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቶር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 22 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ጽሕፈት ህየንተ ንብፁእ ካርዲናል ማርቸሎ ሰሜራሮን ንኣደ መንበር ናይ ፕሬዚደንታዊ ሃገራዊ ጉባኤ ናይ ሪፓብሊካዊት ሃገረ ቡልጋርያ ንሚሃኤላ ዶትሶባን ሰዓብታን ንኣባላት ጉባኤ ካቶሊካውያን ጳጳሳት ሃገራት ማሌዥያ፣ ሲንጋፖር፣ ብሩነይን ንናይ ሃገር ኣየርላንድ መራሒ መንግስቲ ንክቡር ሚካኤል ማርቲንን ሰዓብቱን ናይ ሃገራዊ ባይቶ ሃገረ ሰሜናዊ ማቸዶንያ ንኣፍሪም ጋሽን ሰዓብቱን ንተሳተፍቲ ኣባላት ምጥፋእ መሃይምነት መራኸቢ ብዙሓን ዲጂታላዊ ምዕባሌታትን ተቐቢሎም ከም ዘዘራርቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 22 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንመራሕቲ ምንቅስቓሳት ቤተ ክርስቲያንን ማሕበራት ዓለማውያን ምእመናንን ተቐቢሎም ዝለገሱሎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ምስ ሓደስቲ ሃዋርያውያን ልኡካት ቅድስቲ መንበር ተራኺቦም ዝለገሱሎም ቃለ ምዕዳን ሓፈሻዊ ቤት ጽሕፈት ጉባኤ ሲኖዶስ ነቲ ኣብ ወርሒ ጥቅምቲ 2028 ዝካየድ ኣቅላስያዊ ጉባኤ ኣመልኪቱ ዘውፅኦ ሰነድ ብዕለት 21 ግንቦት ድሕሪ ቐትሪ ኣብ ሰብ ዝሰርሖ ኣስተውዕሎት ምዕቃብ ሰብኣውነት ዘለዎ ኣገዳስነት ኣተኪሩ እተኻየደ ኣውደ ጉባኤ ደቀባት ማሕበረሰብ ኣብ ምክንኻን ኣከባብያዊ ኩነታት ኣየርን ንፍጥረት ኣብ ምዕቃብን ከቕርብዎ ዝኽእሉ ኣብነት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 22 ግንቦት 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንመራሕቲ ምንቅስቓሳት ቤተ ክርስቲያንን ማሕበራት ዓለማውያን ምእመናንን ነቶም ኣብ ትሕቲ መሪሕነቶም ዘለዉ ሓልዮቶም ከርእይዎምን ክፉታት ክኾኑን ኣብ ሕብረተሰብ እተመስረተ ጉዕዞ ብምስትውዓልን ብግሉጽነትን ክመርሑ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ ሓሙስ ዕለት 21 ግንቦት ምስ ተሳተፍቲ ጉባኤ ላዕለዎት መራሕቲ ማሕበራት ዓለማውያን ምእመናንን ምንቅስቓሳት ቤተ ክርስቲያንን ካልኦት ሓደስቲ ማሕበራትን ተራኺቦም ቅዱስ ኣቦና ኣብ ዘካፈልዎ ቃለ ምዕዳን ብዛዕባ ምምሕዳር ቤተ ክርስቲያን ብምስትንታን መሪሕነት ዝኾነ ይኹን ማሕበር ንዓወት ንነዊሕ ዕድመ እቲ ጉጅለ ወሳኒ ከም ምዃኑ ኣስተንቲኖም። ምምሕዳር ኣብ ማሕበረሰብ ነቶም ናቱ ዝኾኑ ኣባላት ዕቤት ዝረኽበሉ ስፍራ ምእንቲ ክኸውን ርጉፅ ዝኾነ መምርሒ ምሃብ ዘጠቓለል ምዃኑ እውን ገለጹ። ኣብ መሪሕነት ቤተ ክርስቲያን ኣብ ግብራዊ ጉዳያት ምትሕብባር ጥራይ ዘይኮነስ ልዕሊ ኩሉ ድማ ከም መግለጺ መደብ ድሕነት ኣምላኽ ኣብ ክርስቶስ ምንባር ማለት እዩ። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ኣብ ማሕበራት ዓለማውያን ምእመናን ምምሕዳር ምእመናን በቶም ብነጻነት ዝመረጹ ሕብረተሰብ ብሕድሪ ከም ዝወሃቦም ገለጹ። ወሲኾም ድማ ቅዱስነቶም መራሕቲ ነዚ ውህበት መንፈስ ቅዱስ እዚ ብምቕባሎም ዝረኽብዎ ሰለስተ ሳዕቤናት ጠቒሶም ኣለዉ። መሪሕነት ንውልቃዊ ረብሓ ዘይኮነስ ንመላእ ማሕበረሰብ ክጠቅም ዘለዎ ከም ምዃኑን ኣብ ክንድኡስ ኣፍልጦ ክውሃቦን ብነፃ ተቐባልነት ክፍጸምን ከም ዘለዎ እውን ኣመልኪቶም። ኣብ መወዳእታ መሪሕነት ኣብ ቤተ ክርስቲያን ምስ ጳጳሳት ብምትሕብባርን ብሜመያ ጳጳሳት ክምእዘዝ ዘለዎ ባህሪ እዩ ክብሉ እውን ተላበው። ኣብ ምምሕዳር ኩሉ ሳዕ ገለ ባህርያት ክህሉ ኣለዎ። ሓባራዊ ምስማዕ፣ ሓባራዊ ሓላፍነት፣ ግሉጽነት፣ ሕውነታዊ ምቅርራብ ከምኡውን ማሕበራዊ ሜመያ ክህሉ ኣለዎ በሉ። ብተወሳኺ እውን ጽቡቕ ምምሕዳር ንዅሉ ነገር ኣብ ገዛ ርእሱ ኣብ ክንዲ ዘተኩር ንዅሎም ኣባላት ማሕበረሰብ ሓላፍነት ዝስምዖ ተሳትፎ ከም ዘተባብዕ ክዝክር ደሊ በሉ። ርእሰ ሊቃነ ጳጳሳት ሊዮን ቀጺሎም ብዛዕባ ትንቢታዊ ግደ ምእመናን መራሕቲ ኣብ ቤተ ክርስቲያን እውን ኣስተንቲኖም። በዚ ከምዚ ድማ ንሓደስቲ ብድሆታት ምላሽ ንምሃብ ህልው ናይ ጉስነት ድሌታት ምስማዕ ከም ዘድሊ እውን ኣመልከቱ። ኣባላት ኣብ ውሽጢ ንጥፈታት ናይቲ ጉጅለ ብምስታፍ ምስ ዘይደኽሙ ሓቀይናን ፍረ ዘለዎን እዩ ዝኸውን። የግዳስ ንምልክታት ግዜን ናብ መጻኢ ብምዝርጋሕን ንኹ

0: ሉ ሰብ ነቲ ኣብቲ ግዜ ዘሎ ባህልን ገና ዘይተዳለወ ዓውዲ ተልእኾን ምስ ዘቕርቡ ሓቅን ፍረ ዘለዎን ይኸውን። እዚ ከምዚ ኢሉ እንከሎ ማሕበራት ዓለማውያን ምእመናንን ምንቅስቓሳት ቤተ ክርስቲያንን ኣብ መንጎኦም ምስ ኣድማሳዊት ቤተ ክርስቲያን ሕብረት ክህልዎም ተጸዊዖም ኣለዉ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ገለ ጕጅለታት ናይ ገዛ ርእሶም እንኩ ሓቀይና ውህበቶም ከም ዝኾነ ገይሮም ከይርእይዎ ገለጹ። ይኹን እምበር ምንቅስቓሳት ቤተ ክርስቲያን ወላ እውን ምስኡ ዘይሰማምዑ እኳ እንተኾኑ ምስ መላእ ቤተ ክርስቲያንን ምስቲ ኣብቶም ኣብ ከባቢኦም ዘለዉ ጳጳስን ሕብረት ክገብሩ ከም ዘለዎም ኣጠንቀቑ። ርእሰ ሊቃነ ጳጳሳት ኣስዒቦም ናብቲ ዘዳለውዎ ጽሑፎም ምልስ ብምባል መራሕቲ ቤተ ክርስቲያን ዝለዓለ ሓባራዊ ረብሓ ንምዕቃብ እናጸዓሩ እተፈላለየ ርእቶታትን ባህላዊ ሓሳባትን ብሕታዊ ባህርያትን ክሰምዑ ከም ዘለዎም ገለጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምእመናን መራሕቲ ነቲ መስራቲ ምንቅስቓሶም ክገልጹ ኸለዉ ብትሕትናን ከምኡውን ምፍልላይን ስስዐን ብዘይብላ ፍቕሪ ክምስክሩ ዓደምዎም። ነፍሲ ወከፍ ሓቀይና ውህበት ድሮ ኣብ ውሽጢ ቤተ ክርስቲያንን ተኣማንነትን ግሉጽነትን ዘጠቓልል እዩ ድማ በሉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንስራሕን ታሪኽን ናይ ማሕበራት ዓለማውያን ምእመናን ምንቅስቓሳት ቤተ ክርስቲያንን ብናእዳ ዘከርዎ ብዙሓት ጽቡቕ ምሳሌ ዘለዎም ሰባትን ንፉዓት ሰበኽቲ ወንጌልን ካብኦም ከም ዝመጹ ድማ ገለጹ። ብጸጋ ኣምላኽ እዚ ዅሉ ውህበታት ክዓቢ ሓግዝዎም፣ ቤተ ክርስቲያን ከዓ ክትድግፈኩምን ከተሰኒየኩምን እያ ክብሉ ድማ ቃለ ምዕዳዶም ዛዘሙ።
1: ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንጕጅለ ኣብ ሮማ ዘይቅመጡ ኣምባሳደራት ኣብ ቅድስት መንበር ተቐቢሎም ኣዘራሪቦም። እቲ ተልእኾኦም ድማ ዘተ ዘደልድልን ሓባራዊ ምርድዳእ ዘዕምቑን ነቲ ኣብ ዓለምና ኣዝዩ ኣድላዪ ኮይኑ ዘሎ ሰላም ኣበርክቶ ዝገብርን ምእንቲ ክኸውን ሰናይ ምንዮቶም ገሊጾም። ዝኾነትኹን ሃገር ወይ ዝኾነ ይኹን ሕብረተሰብ ወይ ዝኾነ ኣህጉራዊ ስርዓት ነቶም ኣብ ሓዲግ ዝነብሩ ሰባት ዕሽሽና በለ ዓወታቱ ብሓይሊ ወይ ብብልጽግና ጥራይ ብምልካዕ ንገዛእ ርእሱ ፍትሓውን ሰብኣውን ኢሉ ክጽውዓ ኣይክእልን እዩ። ብሓቂ ኸዓ ንድኻታትን ነቶም ከይተራእዩ ኣብ ተኣፋፊ ኩነታት ንዝነብሩን ንድሕሪት ዝገድፍ ዝኾነ ይኹን ዓይነት ስስዐ ንኽነጽጎ እቲ ክርስቶስ ንንኣሽቱን ንዝተረስዑን ዘለዎ ፍቕሪ ይግድደና እዩ። ነዚ መግለጽ እዚ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ሓሙስ ንግሆ ኣብ ቫቲካን ነቶም ኣብ ቅድስት መንበር ተቐባልነት ዝረኸቡ ኣብ ሮማ ዘይቅመጡ ሓደስቲ ኣምባሳደራት ሃገረ ሰራልዮን፣ ባንግላዴሽ፣ የመን፣ ሩዋንዳ፣ ናሚብያ፣ ማውሪሽስ፣ ጫድ ከምኡውን ስሪላንካ ኣብ ቅድስት መንበር ከም ሓደስቲ ኣምባሳደራት ወረቐት ስርሖም ኣብ ዘቕረቡሉ እዋን ዝሃብዎ መግለጺ እዩ። ቀጺሎም ቅዱስ ኣቦና ንመራሕቲ ሃገራቶም ናይ ኣኽብሮት ሰላምቶኦም ከም መሓላልፉን ንዕኦምን ንዜጋታቶምን ኣብ ጸሎቶም ከም ዝዝክርዎም መልእኽቶም ከም መሓላልፉሎም ሓቲቶም። ከምኡውን ቅዱስ ኣቦና ቤተ ክርስቲያን ናብ በዓለ ጳራቕሊጦስ ትቀራረበሉ ኣብ ዘላ እዋን መንፈስ ቅዱስ ኣብ ልዕሊ ደቂ መዛምርቲ ብኸመይ ከም ዝወረደን ብቋንቋታት ኵሎም ህዝብታት ንኽዛረቡ ብምኽኣሎምን ንፍርሂ ናብ ትብዓት ንምክፍፋል ከዓ ናብ ሓድነት ከም ዝቐየረ ብምዝካር ኣብዚ ህሞት እዚ ተቐቢሎም ከዘራርብዎም ብምኽኣሎም ከም ዝተሓጐሱ ገሊጾም። እቲ ተመሳሳሊ ናይ ሓድነት ራእይ ነቲ ኣብ መንጎ ሃገራት ዘሎ ሃናጽ ርክብ ብምዕባይ ሓቀኛ ግሉጽነትን ሓባራዊ ምክብባርን ሓባራዊ ሓላፍነትን እናሰፍሐ ዝኸይድ ዲፕሎማሲ ዓለምን ከላዕል ተስፋ እገብር እውን ኢሎም። ኣብዚ መዳይ እዚ ድማ ኣቦና ርእሰ ሊቃነ ጳጳሳት ነቲ ኣብ መጀመርታ ወርሒ ጥሪ ንኣባላት ዲፕሎማስያዊ ኣካላት ኣብ ዝሃብዎ መግለጺ ንዘቕረብዎ ጻውዒት ክሐድስዎ ከም ዝደልዩ ገሊጾም። ንሰላም ብኣጽዋር ምድላይ ከም ቅድመ ኩነት ናይ ገዛእ ርእስኻ ግዝኣት ንምርግጋጽ ኣብ ዝድለየሉ ዘሎ እዋን ናብ ዝርርብ ዘተባብዕን ሓባራዊ ስምምዕ ዝደልን ዲፕሎማሲ ኣብ መንጎ ክልቲኡ ወገናትን ዞባ እውን ኣብ መንጎ ብዙሓት ወገናት ብህጹጽ ምምላስ ኣድላዪ እዩ። ከምዚ ዝኣመሰለ ዘተ ናብ ሰላም ዝመርሕ መንገድታት ብቕንዕና ብምድላይ ብዘይ ምድንጋርን ጽልእን ንጹር ክውንነት ዝገልጹ ቃላት ይሓትት። በዚ ኸምዚ ጥራይ እዩ እቲ ጉጉይ ርድኢት ክስገርን ኣብ ኣህጉራዊ ርክባት ምትእምማን ክህነጽን ዝኽእል እውን ኢሎም። ቀጺሎም ኣቦና ርእሰ ሊቃነ ጳጳሳት ርሙን ንጹርን ዘተ ኣድላዪ እኳ እንተኾነ ብዕምቆት ዝተለወጠ ልቢ ማለት ንረብሓታት ናይ ገዛእ ርእስኻ ምእንቲ ሓባራዊ ረብሓታት ንምሕዳግ ፍቓደኛ ምዃን ከሰንዮ ይግባእ ኢሎም። ከምኡ እውን ዓወት ብስልጣንን ብብልፅግናን ጥራይ ዝልክዕ እንተ ኮይኑ ነቶም ዕድላት ዘይረኽቡ ዕሽሽ እናበልካ ዝኾነትኹን ሃገር ወይ ሕብረተሰብ ወይ ኣህጉራዊ ስርዓት ንገዛ ርእሱ ፍትሓውን ሰብኣውን ኢሉ ክጽውዓ ከም ዘይክእል ኣጠንቂቖም። ክርስቶስ በቲ ነቶም ዝተረስዑ ወገናት ዘለዎ ፍቕሪ ገይሩ ነቶም ኣብቲ ኣፋፍ ኩነታት ዝነብሩን ዘይረኣዩ ድኻታትን ዝግልል ኩሉ ዓይነት ስስዐ ክንነፅጎ ከም ዝጽውዓና ኣጉሊሖም። ከምኡ እውን ኣቦና ርእሰ ሊቃነ ጳጳሳት ኣብ መግለፂኦም እዚ መንፈስ እዚ ንዲፕሎማስያዊ ኣገልግሎታት ዘነቃቅሕን ንኣህጉራውያን ውድባት ዘደልድልን ንርክባት ማእከላይ ቦታ ንምፍጣር ዝሕግዝን ምዃኑ ኣብሪሆም። ኣስዒቦም ድማ እዘን ትካላት እዚኣተን ግጭታት ንምፍታሕ ኣድላዪ መሳርሒታት ኮይነን ኣለዋ። ጂኦፖለቲካዊ ውጥረት ንዓለምና ብዝያዳ እናከፋፈለ ኣብ ዝኸደሉ ዘሎ እዋን ብመንገድታትን ዝያዳ ብምስራሕ ውፅኢታ እውን ናብ ሓድነት ሰብኣዊ ስድራ ቤት ዘተኮረን ክንገብሮ ኣለና ክብሉ ገሊፆም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ነቶም ኣምባሳደራት ስለቲ ዝገብርዎ ኣገልግሎት ኣመስጊኖም። እዚ ድማ ኣብ መንጎ ሃገሮምን ቅድስቲ መንበርን ጠቓሚ ድልድል ምትእምማንን ምትሕብባርን ምዃኑ ኣጉሊሖም። ሓባራዊ ጻዕርታቶም ኣብ ክልቲኡ ወገናትን ብብዙሕነት ዝግበር ተሳትፎን ንምሕዳስ ኣበርክቶ ክገብርን ነቶም ኣብ ሕብረተሰብና ተገሊሎም ዝርከቡ ዝያዳ ኣቃልቦ ንምሃብ ዝሕግዝን ክኸውን በዚ ኸኣ ናይ ፍትሕን ሕውነትን ሰላማዊት ዓለምን ንምህናጽ ድልድሉ መሰረት ንኽገብሩ ከም ዝጽልዩ ኣፍሊጦም። ርእሰ ሊቃነ ጳጳሳት ኣብ መወዳእታ ነቶም ሓደስቲ ኣምባሳደራት ቤት ጽሕፈት ቅድስቲ መንበርን ላዕለዎት ኣብያተ ጽሕፈት ቅድስቲ መንበርን ነቲ ሓድሽ ሓላፍነቶም ክፍጽሙ ንምሕጋዝ ድልዋት ምዃኖም ኣረጋጊጾምሎም። ተልእኾኹም ንዘተዘደልድልን ሓባራዊ ርድኢት ዝዕምቑን ነቲ ኣብ ዓለምና ኣዝዩ ኣድላዪ ኮይኑ ዘሎ ሰላም ኣበርክቶ ዝገብርን ይኹን ብምባል ድማ ሰናይ ምንዮቶም ገሊጾም።
0: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሓፈሻዊ ቤት ጽሕፈት ሲኖዶስ ጳጳሳት ንኣብያተ ክርስቲያን ናብቲ ኣብ ወርሒ ጥቅምቲ 2028 ክካየድ ተመዲቡ ዘሎ ኣቅላስያዊ ጉባኤ ንምምራሕ ደረጃታትን መዓቀኒታትን መሳርሒታትን ዝገልጽ ሰነድ ኣሕቲሙ። ምዝኽኻር፣ ምትርጓም፣ ምእንፋት፣ ምጽንባል እዞም ኣርባዕተ ቀንዲ ደረጃታት እዚኣቶም ምስቲ ኣብ ወርሒ ጥቅምቲ 2028 ኣብ ሃገረ ቫቲካን ክካየድ ተመዲቡ ዘሎ ኣቅላስያዊ ጉባኤ ንኣብያተ ክርስቲያንን ንጉባኤታት ጳጳሳትን ንኣህጉራዊ ጉጅለታትን ዘሰንዩ ኣርባዕተ ቀንዲ መድረኻት እዮም። ጠቕላል ዋና ጸሓፊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት በቲ ብዕለት 20 ግንቦት እተሓትመ ናይ 2027 2028 ዓበይቲ ጉባኤታትን መድረኻትን መዓቀኒታት ከምኡውን መሳርሒታት ንምድላው ዝቐረበ ሰነድ ቢሎም ነቲ ናይ ትግባረ መደባት ንምድጋፍ ዝቐረበ ድማ እዩ በሉ። እቲ ጽሑፍ ከም ዘመልክቶ ኣብ መላእ ዓለም ዝርከባ ኣብያተ ክርስቲያናትን ሃገራውያንን ኣህጉራውያንን ጉጅለታት ፍረናይቲ ደድሕሪ ናይ መወዳእታ ሰነድ ናይ 2021 2024 ሲኖዶስ ዝጀመረ ጉዕዞ ናብቲ ኣብ ወርሒ ጥቅምቲ 2028 ኣቅላስያዊ ጉባኤ ከምርሓሉ ዝጀመረ ጉዕዞ ንምክፋል ዝጽውዕ ዓውደ ኣዋርሕን ሜላታትን መለክዒታትን እውን ይገልጽ። እቲ ኣብ ነፍሲ ወከፍ ደረጃ ዓበይቲ ጉባኤታት ንምጽምባል ዝመርሕ መስርሕ ኣብ ኣርባዕተ ሕሞት ተኸፊሉ እዩ ክካየድ። እዚ ኸኣ ኣቕላስያውን መንፈሳውን ዕላምኦም ዘጉልሕ ቀንዲ ግስታት ዝሓዘ ሰነድ ድማ እዩ። ቀዳማይ መፋርቕ ናይ 2027 ዓመተ ምህረት ንምዝኽኻር እተወፈየ ክኸውን እዩ። ኣብ ሰበኻታትን ኤጳርቅናታትን ዝካየድ ናይ ገምጋም ኣኼባታት ነቲ ናይ መወዳእታ ሰነድ ኣብ ግብሪ ናይ ምውዓል ተመክሮ ብዛንታታትን ጸብጻባትን ናብ ካልኦት ኣብያተ ክርስቲያናት ብደብዳቤ መልክዕ ዝተላእከ እንደገና ከነንብቦ ተጸዊዕና ኣለና። ኣብ ካልኣይ መፋርቕ 2027 ዓመተ ምህረት ድማ ናይ ምትርጓም ግዜ ክኸውን እዩ። ኣኼባታት፣ ጉባኤታት ጳጳሳት ሃገራውያን ወይ ዞባውያን ስነ መለኮታዊ ናይ ሃዋርያዊ ጉስነት ጸብጻባተን ናብ ካልኦት ኣብያተ ክርስቲያን ዘመሓላልፋኦ ከሰናድዋ እያተን። ናይ መጀመርታ ኣርባዕተ ኣዋርሕ ናይ 2028 ዓመተ ምህረት ኣህጉራዊ ኣኼባታት ሓባራዊ ቀዳምነት ኣብ ዝወሃቦ ነገራት ኣንፈትን ምልላይን ዘኽእል ንቕድሚት ዝጥምት ጸብጻባት ከዳልዉ እዮም። ወርሒ ጥቅምቲ 2028 ድማ ናይ ምጽምባል ግዜ ክኸውን እዩ። ናይ መላእ ቤተ ክርስቲያን ኣቕላስያዊ ጉባኤ ድማ ምስ ቅዱስ ኣቦና ኣብ ሃገረ ቫቲካን ክካየድ እዩ። በዚ ከምዚ እቲ ዝካየድ ጉዕዞ ናብ ሓድነት ዝመርሕ ዘተ ብምክያድ ሜመያ ከካይድን ንመላእ ቤተ ክርስቲያን ሕድሪ ክወሃብን እዩ። ኣብ ኩሉ ደረጃታት እቲ ጉባኤ ነቲ ናይ መወዳእታ መድረኽ ናይ እቲ መስርሕ ዘይኮነስ ናይ ምግምጋምን ውህደትን ልዕሊ ኩሉ ድማ ንሲኖዶስ ናብ ቤተ ክርስቲያን ከም ለውጢ ሓድሽ ድራኸ ክህልዎ ዝገብር እዋን ክኸውን እዩ። ሓደ ካብቲ ሓባራዊ ሕቶ ኣብ ነፍሲ ወከፍ መድረኻት ሕዳሴ ዝግበረሉ ሓድነት ናይ መስርሕ ምዕቃብ እዩ። እቲ ካብ ምዝዛም ሲኖዶስ 2021 2024 ኣትሒዙ እተገብረ ጉዕዞ ኣብ ግምት ብምእታው ከምኡውን ፍሬኡ ንኻልኦት ኣብያተ ክርስቲያንን ንቅዱስ ኣቦናን ከም ህያብ ንምቕራብ እንታይ ዝመሰለ ጭቡጥ ገጽ ናይታ ልእኽትን ሲኖዳዊትን ቤተ ክርስቲያን ከም ዝገልጽ ኣብ ነፍሲ ወከፍ ማሕበረሰብ እንታይ ሓደስቲ መንገድታት ሲኖዶስ ይፈጥር ከም ዘሎ ድማ ዝምርምር ክኸውን እዩ። እዚ ሰነድ እዚ ነቲ ናይ ሲኖዶስ ዘተታት ምድጋም ወይ ኣብ ህይወት ማሕበረሰባት ተወሳኺ ዕዮታት ምውሳኽ ዘይኮነስ ነቲ ድሮ እተራእየ ዳግመ ምንባብን ፍሪኡን ጸገማቱን ኣፍልጦ መሃብን ነቲ ኣብ መንጎ ኣብያተ ክርስቲያን ናይ ውህበት ተሳትፎ ርትዓውያት ተሓሳስባ ዝርከበሉ ተመክሮ ምልውዋጥን ምዃኑ የነጽር። እተን ቀዳሞት ክልተ ጉባኤታት ማለት ኣብ ኣከባብያውን ሃገራውን ደረጃ ዝርከባ ክልተ መመላእታ ጽሑፋት ከዳልዋ እየን። ናይ ኣስተንትኖ ሰነድ ናይ ዛንታታት ጸብጻብ ንሰበኻታትን ኤጳርቅናታትን ስነ መለኮታዊ ናይ ሃዋርያዊ ጉስነት ጸብጻብ ናይ ኤጲስቆጶሳውያን ጉባኤታትን ከምኡውን ናብ ካልኦት ኣብያተ ክርስቲያን ዝለኣኽ ደብዳቤታት ኣብ እዋን እቲ ኣኼባ እተዳለወ ክኸውን እዩ። እዚ ዳሕረዋይ ሰነድ እዚ እዩ እምበኣር ጭቡጥ መሳርሒ ናይ ህያባት ምልውዋጥ ዝኸውን ነፍሲ ወከፍ ማሕበረሰብ ነቲ ዘሰላሰልዎን ዘብሰልዎን ጉዳያት የቕርቡ፣ ነቲ ብኻልኦት ኣብያተ ክርስቲያን ዝቐረበ ድማ ንምቕባል ድልዋት ይኾኑ። እዚ ከምዚ ኢሉ እንከሎ ኣህጉራውያን ጉባኤታት ንናይ 2028 ኣቕላስያዊ ጉባኤ ኣብ ምድላው ዘገልግል ንቕድሚት ዝጥምት ጸብጻባት ድማ ከዳልዋ እያተን። እዞም ኩሎም ጽሑፋት ብመሰረት እዚ ዝስዕብ ሰሌዳ ግዜ ናብ ሓፈሻዊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት ክልኣኽ እዩ። ክሳብ ዕለት 30 ሰነ 2027 ንመድረኻት ሰበኻታትን ኤጳርቅናታትን ክሳብ ዕለት 11 ታሕሳስ 2027 ድማ ንመድረኻት ኤጲስቆጶሳዊ ጉባኤታት ከምኡውን ክሳብ ዕለት 30 ሚያዝያ 2028 ድማ ነቲ ኣብ ወርሒ ጥቅምቲ 2028 ዝካየድ ኣቕላስያዊ ጉባኤ ንምድላው ኣህጉራዊ መድረኽ ንምክያድ ክኸውን እዩ። ዋና ጸሓፊ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ብፁእ ካርዲናል ማርዮ ግሬች ከም ዝገለጽዎ ንኣብያተ ክርስቲያን ተወሳኺ ዕዮ ዘይኮነስ ኣብ ክንድኡስ መንፈስ ቅዱስ ኣብ ቤተ ክርስቲያን እንታይ ከም ዝዓይ ዘሎ ብሓባር እነንብበሉን ነቲ ክንወስዶ ተጸዋዕና ስጉምትታት ኣፍልጦ እንህበሉን ሓባራዊ ኣስተንትኖን ምስጋናን ዝግበረሉ እዋን እዩ ዝኾነና ዘሎ። ኣኼባታት፣ ማሕበራዊ ዘተታት፣ ናይ ምይይጥ መስርሕ ወይ ቴክኒካዊ ገምጋም እውን ኣይኮነን። ኣብ ክንድኡስ ዓሚቑ ናይ ቤተ ክርስቲያንን መንፈሳውን ተመክሮ ንምስትንታን እዩ። ኣብ መንጎ ኣብያተ ክርስቲያን ዝግበር ተሳትፎታት ውህበት ጭቡጥ ተመክሮ ምእንቲ ክኸውን ጉባኤታት ሲኖዶስ ድማ ናብ ተራ ኣገባብ ናይ ቤተ ክርስቲያን ህይወትን ኣብ ኣገልግሎት ወንጌላዊ ተልእኾን ክትርጎም ይኽእል እዩ ክብሉ እውን የመላኽቱ። እቲ ሰነድ መስርሕ ጉባኤታት ምስ ዕላምኦም ዝሰማማዕ ክኸውን ከም ዘለዎን እቶም ድምፂ ዘለዎም ተሳተፍቲ ነቲ ኣብ መንጎ ሰብኡትን ኣንስትን ከምኡውን ኣብ መንጎ ተፈላለዩ ወለዶታት ዘሎ ርክብ ኣብ ባህላውን ቤተ ክርስቲያናውን ፍልልያት ግቡእ ቆላሕታ ክገብርሉ ከም ዘለዎም የጉልሕ። እዚኣቶም ድማ ካህናት፣ ዲያቆናት፣ ሰቡፉ ህይወት ሰብኡትን ኣንስትን፣ ኣባላት ማሕበራትን ምንቅስቓሳትን፣ ሓደስቲ ማሕበረሰባትን ከም ኣባላት ሓደ እተወደበ መዋቕር ዘይኮነስ ምእመናን ከምኡውን ኣብ ተኣፋፊ ወይ ኣብ እተገለሉ ኩነታት ዝነብሩ ሰባት እውን ክሳተፉ ይከኣል እዩ። ሓላፍነት ናይ ዝመስርሕ ናይ ሰበኻዊ ወይ ኤጳርቅናዊ ጳጳስ፣ ናይቲ ኣከባብያዊ ጉባኤ ጳጳሳት፣ ንኣቦ መንበር ጉባኤ ጳጳሳት ሃገራዊ ወይ ዞባዊ ክኸውን ይኽእል፣ ከምኡውን ንመራሕቲ ኣህጉራውያን ኣካላት ዝምልከት እዩ። ኣብ ኩሉ ደረጃታት እተመስረተ ጉጅለታት ጉባኤ ሲኖዶስ ንውዳቤን ምትሕብባርን እዞም ኣካላት ከዓ ክቆጻጸር ኣለዎ።
2: الاتسران حدن قنبول دحرق أتري ناي من راغب بزوحان قداي زحالي ناي كدوست منبر العلوية بيت صحفات مثل العلوية بيت صحفات كدوست منبر قداي أطباخ لنا تمهرتن تكال يوهان نسمان بالعسران السلستان بمتحبه بار أبيب أباساوي أربانيان منبر أطباب أبسب سرحو أستو علو حدش سنة أهزاو معبالنا أما أكيلو أبستقايد عودو قبايا من درزة سمعو أكالات إزي وانا وتبت صحوطات معبالن نسبة فطرة أمكنيو أمرو كدلدل كمزلو يستنتن نو رسالي كان باباسات اليوم مبال عصر تربعته أبيك أربع أوان قروم سب أونات بزبل أر استيك لقصوة زخونة أبيك زي سب سرحو أستو علون سب أونات محلو زبل قوم حصب زماع كلا عواد مال أختن كوم أون أبيك أربع أوان معك أبيك قاسن دمتستاتن دك سبات بزبل مرحك عال أب علماو معلت مرحب بزوحان زم حلالو فوم مال أختي نتي أبزيك زي نازلو وسان قداي مالت سب سرحو أستو علو نربح دك سب زمرحك خوون اللو نزبل أجد سنت نصور ملكة إيو معك أبجتنا دمتنا دك سبعة زبل أر استوون نايت على إسران حدا جنبته أبي بابا سو أربانيا منبر تبى بستقايدة أقرا وجباء مرحك آل منبر زينا فاتيكان أفليتو زي عود جباء زي بق عندهم معكال زجبرام أعند حلف النت متحب بارن تمهرتن هنت أتن زبل كوينو زدمة رت بباعو معبالة أكن سبعة فترة زمن لخ مقابلة حبر والربح كوين قتل زخ المقدن من الله زعمت أول منبارو أما لاخيتو حلف النت سنة مقبرة وحسنة قبل المغصب مالت وجه سب بق أمراو معرت كقير دمت ود سب دم بيت أماري مقالحك عبت كم زي بلو زقول لح مخانو يحبر سلازي حلف النت مالت أبي نفسه كف درجة معبلت حتى النت ممرات مالت إيو سب سرحو أستو علو نخبرو ود سب نمزما زي كونس نزي كبرزي كم زقل قل مرققات زلو أقدس النت زحبرن تقول موت متعي عميق مدنقارن عميق محبراوي مقلالن زاد تأتاتو كخوون كم زي بلون نزين ممكات دماء بمانقو عبيت تكالات دات باب حانتزتي حقن سرعاتن نايتيولوجيات مرامرتن برقصو محبراتن محزنت كهلون بتوساخي معبالك امراو معريت مسقبرا قباو معبالك معارار كم زلوو ابتي زي تقايد عودة قبائي كم التسامرلون ابمت حق قازنا بزي تسررت علماو متحببار زد الرخ كخوون ون كم زل وون كم زغل حزينا فاتيكان يحبر لوتي كبابياوي أير من مزبال انسسا زغدامن بوليتيكاو دوباتن نمحبر سبات دك بات بخمي داقما يقرد عما كم زلو تمر عامر تيسنا فلتات بزدفلالي مرتوحات زرقاقص وحاقي ايو اتهم دك بات زنبرلو مريتات مداركتي زي بلو حابت بزوحنت هيوات زحزا كوينو لو ملعلي 470 مليون دك بات اب ملا استات تيس احاقرات زنبرو كخونن كلو كبري فلتات دك بات اب معك بزوحنت هيوات مفلا تسلواتات لوت كبابياوي أير مفتحن مالت مخانو خنقرن كلو مسال رأسو الساني دك أبات مقدو حسنت مقبن لعالاو النت دك أبات مننتم ناي معك أب مسال كم زلو ومسترقاق سقوان تخونة إز مسال زقن بسنكي إتي كاب التفلالي حقرات منقستاتن إنو سخز خيد زلو مقبات مريت حرشا أمنا أب حدقا وديقو كم زلو إيو زفلت إز زفت أم مزمزام مريت أب لأ لديك أبات بزوح قد عدس عبن مسال محبر سبات كبر هيوات أب حدا قازة التو إيو بحلون مننات ناي معك أب مسال مكلا خالن أب حبرة سبزلو العل كبر واقع أفلت أم حابكم أون محلاو هلاوي أمن من نبابر أمن أقدس تزخون تفطلو تسقاتات يتقلب مكلا خال مسالات دك أبات ناي فتح قد داين كم أون نخلو سب أو نتزلاق مزاعي زو حسما قد إيو ناي سب أو صدرابت مخانا بزلنا سمعت تدريخنا مسعى ولودتات مستي نيد أملاخ أب فترة زمرحو تباقين صناين زي السمامة عالم كستماع قروكم زغلو كان الرقاقص نخيل إينا نور شادك أبات بمن عاد توفيت أبوتات أبزح جزلنا يؤوان بتسعوقن زده حلالخن بدهوتاتن بزح وطرتاتن زده للي ناي تصفى أدماس إيو هاقرات مسالين توفيتن لك أبات محلاو زقبار تسعري فراك هلوامتان زعارتات زن مراحتي هاقرات دك سبنتي حبر والربحان مركب بحبر منتي كمالالسو قبو سقومتتات مخواصلو كتبابعو اللووام

ክቡራትን ክቡራን ሰማዕትና ስለመከታተልኩም ለማስገን መደባትና ብጃካ ብሬዲዮ በፌስቡክን በማርበብ ሐበሬታ ቫቲካን ኒውስ ክፍልትራ አብልኩም ክትከታተሉ ከመትኸሉም ከሞ ኦንናይ ኢሜይል አድራሻና tigrino@sbc.vv ሙኻኑ ንሕብር ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት ብኣሕመድ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 22 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ኣዋጅ ቅድስና ዝሓልል ላዕለዋይ ቤት ጽሕፈት ህየንተ ንብፁእ ካርዲናል ማርቸሎ ሰመራሮን ንኣደ መንበር ናይ ፕሬዚደንታዊ ሃገራዊ ጉባኤ ናይ ሪፓብሊካዊት ሃገረ ቡልጋርያ ንሚሃኤላ ዶትሶባን ሰዓብታን ንኣባላት ጉባኤ ካቶሊካውያን ጳጳሳት ሃገራት ማሌዥያ፣ ሲንጋፖር፣ ብሩነይን ንናይ ሃገር ኣየርላንድ መራሒ መንግስቲ ንክቡር ሚካኤል ማርቲንን ሰዓብቱን ናይ ሃገራዊ ባይቶ ሃገረ ሰሜናዊ ማቸዶንያ ንኣፍሪም ጋሽን ሰዓብቱን ንተሳተፍቲ ኣባላት ምጥፋእ መሃይምነት መራኸቢ ብዙሓን ዲጂታላዊ ምዕባሌታትን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 22 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንመራሕቲ ምንቅስቓሳት ቤተ ክርስቲያንን ማሕበራት ዓለማውያን ምእመናንን ተቐቢሎም ዝለገሱሎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ምስ ሓደስቲ ሃዋርያውያን ልኡካት ቅድስቲ መንበር ተራኺቦም ዝለገሱሎም ቃለ ምዕዳን ሓፈሻዊ ቤት ጽሕፈት ጉባኤ ሲኖዶስ ነቲ ኣብ ወርሒ ጥቅምቲ 2028 ዝካየድ ኣቅላስያዊ ጉባኤ ኣመልኪቱ ዘውፅኦ ሰነድ ብዕለት 21 ግንቦት ድሕሪ ቐትሪ ኣብ ሰብ ዝሰርሖ ኣስተውዕሎት ምዕቃብ ሰብኣውነት ዘለዎ ኣገዳስነት ኣተኪሩ እተኻየደ ኣውደ ጉባኤ ደቀባት ማሕበረሰብ ኣብ ምክንኻን ኣከባብያዊ ኩነታት ኣየርን ንፍጥረት ኣብ ምዕቃብን ከቕርብዎ ዝኽእሉ ኣብነት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 22 ግንቦት 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንመራሕቲ ምንቅስቓሳት ቤተ ክርስቲያንን ማሕበራት ዓለማውያን ምእመናንን ነቶም ኣብ ትሕቲ መሪሕነቶም ዘለዉ ሓልዮቶም ከርእይዎምን ክፉታት ክኾኑን ኣብ ሕብረተሰብ እተመስረተ ጉዕዞ ብምስትውዓልን ብግሉጽነትን ክመርሑ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ ሓሙስ ዕለት 21 ግንቦት ምስ ተሳተፍቲ ጉባኤ ላዕለዎት መራሕቲ ማሕበራት ዓለማውያን ምእመናንን ምንቅስቓሳት ቤተ ክርስቲያንን ካልኦት ሓደስቲ ማሕበራትን ተራኺቦም ቅዱስ ኣቦና ኣብ ዘካፈልዎ ቃለ ምዕዳን ብዛዕባ ምምሕዳር ቤተ ክርስቲያን ብምስትንታን መሪሕነት ዝኾነ ይኹን ማሕበር ንዓወት ንነዊሕ ዕድመ እቲ ጉጅለ ወሳኒ ከም ምዃኑ ኣስተንቲኖም። ምምሕዳር ኣብ ማሕበረሰብ ነቶም ናቱ ዝኾኑ ኣባላት ዕቤት ዝረኽበሉ ስፍራ ምእንቲ ክኸውን ርጉፅ ዝኾነ መምርሒ ምሃብ ዘጠቓለል ምዃኑ እውን ገለጹ። ኣብ መሪሕነት ቤተ ክርስቲያን ኣብ ግብራዊ ጉዳያት ምትሕብባር ጥራይ ዘይኮነስ ልዕሊ ኩሉ ድማ ከም መግለጺ መደብ ድሕነት ኣምላኽ ኣብ ክርስቶስ ምንባር ማለት እዩ። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ኣብ ማሕበራት ዓለማውያን ምእመናን ምምሕዳር ምእመናን በቶም ብነጻነት ዝመረጹ ሕብረተሰብ ብሕድሪ ከም ዝወሃቦም ገለጹ። ወሲኾም ድማ ቅዱስነቶም መራሕቲ ነዚ ውህበት መንፈስ ቅዱስ እዚ ብምቕባሎም ዝረኽብዎ ሰለስተ ሳዕቤናት ጠቒሶም ኣለዉ። መሪሕነት ንውልቃዊ ረብሓ ዘይኮነስ ንመላእ ማሕበረሰብ ክጠቅም ዘለዎ ከም ምዃኑን ኣብ ክንድኡስ ኣፍልጦ ክውሃቦን ብነፃ ተቐባልነት ክፍጸምን ከም ዘለዎ እውን ኣመልኪቶም። ኣብ መወዳእታ መሪሕነት ኣብ ቤተ ክርስቲያን ምስ ጳጳሳት ብምትሕብባርን ብሜመያ ጳጳሳት ክምእዘዝ ዘለዎ ባህሪ እዩ ክብሉ እውን ተላበው። ኣብ ምምሕዳር ኩሉ ሳዕ ገለ ባህርያት ክህሉ ኣለዎ። ሓባራዊ ምስማዕ፣ ሓባራዊ ሓላፍነት፣ ግሉጽነት፣ ሕውነታዊ ምቅርራብ ከምኡውን ማሕበራዊ ሜመያ ክህሉ ኣለዎ በሉ። ብተወሳኺ እውን ጽቡቕ ምምሕዳር ንዅሉ ነገር ኣብ ገዛ ርእሱ ኣብ ክንዲ ዘተኩር ንዅሎም ኣባላት ማሕበረሰብ ሓላፍነት ዝስምዖ ተሳትፎ ከም ዘተባብዕ ክዝክር ደሊ በሉ። ርእሰ ሊቃነ ጳጳሳት ሊዮን ቀጺሎም ብዛዕባ ትንቢታዊ ግደ ምእመናን መራሕቲ ኣብ ቤተ ክርስቲያን እውን ኣስተንቲኖም። በዚ ከምዚ ድማ ንሓደስቲ ብድሆታት ምላሽ ንምሃብ ህልው ናይ ጉስነት ድሌታት ምስማዕ ከም ዘድሊ እውን ኣመልከቱ። ኣባላት ኣብ ውሽጢ ንጥፈታት ናይቲ ጉጅለ ብምስታፍ ምስ ዘይደኽሙ ሓቀይናን ፍረ ዘለዎን እዩ ዝኸውን። የግዳስ ንምልክታት ጊዜን ናብ መጻኢ ብምዝርጋሕን ንዅሉ ሰብ ነቲ ኣብቲ ጊዜ ዘሎ ባህልን ገና ዘይተዳለወ ዓውዲ ተልእኾን ምስ ዘቕርቡ ሓቅን ፍረ ዘለዎን ይኸውን። እዚ ከምዚ ኢሉ እንከሎ ማሕበራት ዓለማውያን ምእመናንን ምንቅስቓሳት ቤተ ክርስቲያንን ኣብ መንጎኦም ምስ ኣድማሳዊት ቤተ ክርስቲያን ሕብረት ክህልዎም ተጸዊዖም ኣለዉ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ገለ ጕጅለታት ናይ ገዛ ርእሶም እንኩ ሓቀይና ውህበቶም ከም ዝኾነ ገይሮም ከይርእይዎ ገለጹ። ይኹን እምበር ምንቅስቓሳት ቤተ ክርስቲያን ወላ እውን ምስኡ ዘይሰማምዑ እኳ እንተኾኑ ምስ መላእ ቤተ ክርስቲያንን ምስቲ ኣብቶም ኣብ ከባቢኦም ዘለዉ ጳጳስን ሕብረት ክገብሩ ከም ዘለዎም ኣጠንቀቑ። ርእሰ ሊቃነ ጳጳሳት ኣስዒቦም ናብቲ ዘዳለውዎ ጽሑፎም ምልስ ብምባል መራሕቲ ቤተ ክርስቲያን ዝለዓለ ሓባራዊ ረብሓ ንምዕቃብ እናጸዓሩ እተፈላለየ ርእቶታትን ባህላዊ ሓሳባትን ብሕታዊ ባህርያትን ክሰምዑ ከም ዘለዎም ገለጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምእመናን መራሕቲ ነቲ መስራቲ ምንቅስቓሶም ክገልጹ ኸለዉ ብትሕትናን ከምኡውን ምፍልላይን ስስዐን ብዘይብላ ፍቕሪ ክምስክሩ ዓደምዎም። ነፍሲ ወከፍ ሓቀይና ውህበት ድሮ ኣብ ውሽጢ ቤተ ክርስቲያንን ተኣማንነትን ግሉጽነትን ዘጠቓልል እዩ ድማ በሉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንስራሕን ታሪኽን ናይ ማሕበራት ዓለማውያን ምእመናን ምንቅስቓሳት ቤተ ክርስቲያንን ብናእዳ ዘከርዎ ብዙሓት ጽቡቕ ምሳሌ ዘለዎም ሰባትን ንፉዓት ሰበኽቲ ወንጌልን ካብኦም ከም ዝመጹ ድማ ገለጹ። ብጸጋ ኣምላኽ እዚ ዅሉ ውህበታት ክዓቢ ሓግዝዎም፣ ቤተ ክርስቲያን ከዓ ክትድግፈኩምን ከተሰኒየኩምን እያ ክብሉ ድማ ቃለ ምዕዳዶም ዛዘሙ።
1: ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንጕጅለ ኣብ ሮማ ዘይቅመጡ ኣምባሳደራት ኣብ ቅድስት መንበር ተቐቢሎም ኣዘራሪቦም። እቲ ተልእኾኦም ድማ ዘተ ዘደልድልን ሓባራዊ ምርድዳእ ዘዕምቑን ነቲ ኣብ ዓለምና ኣዝዩ ኣድላዪ ኮይኑ ዘሎ ሰላም ኣበርክቶ ዝገብርን ምእንቲ ክኸውን ሰናይ ምንዮቶም ገሊጾም። ዝኾነትኹን ሃገር ወይ ዝኾነ ይኹን ሕብረተሰብ ወይ ዝኾነ ኣህጉራዊ ስርዓት ነቶም ኣብ ሓዲግ ዝነብሩ ሰባት ዕሽሽና በለ ዓወታቱ ብሓይሊ ወይ ብብልጽግና ጥራይ ብምልካዕ ንገዛእ ርእሱ ፍትሓውን ሰብኣውን ኢሉ ክጽውዓ ኣይክእልን እዩ። ብሓቂ ኸዓ ንድኻታትን ነቶም ከይተራእዩ ኣብ ተኣፋፊ ኩነታት ንዝነብሩን ንድሕሪት ዝገድፍ ዝኾነ ይኹን ዓይነት ስስዐ ንኽነጽጎ እቲ ክርስቶስ ንንኣሽቱን ንዝተረስዑን ዘለዎ ፍቕሪ ይግድደና እዩ። ነዚ መግለጽ እዚ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ሓሙስ ንግሆ ኣብ ቫቲካን ነቶም ኣብ ቅድስት መንበር ተቐባልነት ዝረኸቡ ኣብ ሮማ ዘይቅመጡ ሓደስቲ ኣምባሳደራት ሃገረ ሰራልዮን፣ ባንግላዴሽ፣ የመን፣ ሩዋንዳ፣ ናሚብያ፣ ማውሪሽስ፣ ጫድ ከምኡውን ስሪላንካ ኣብ ቅድስት መንበር ከም ሓደስቲ ኣምባሳደራት ወረቐት ስርሖም ኣብ ዘቕረቡሉ እዋን ዝሃብዎ መግለጺ እዩ። ቀጺሎም ቅዱስ ኣቦና ንመራሕቲ ሃገራቶም ናይ ኣኽብሮት ሰላምቶኦም ከም መሓላልፉን ንዕኦምን ንዜጋታቶምን ኣብ ጸሎቶም ከም ዝዝክርዎም መልእኽቶም ከም መሓላልፉሎም ሓቲቶም። ከምኡውን ቅዱስ ኣቦና ቤተ ክርስቲያን ናብ በዓለ ጳራቕሊጦስ ትቀራረበሉ ኣብ ዘላ እዋን መንፈስ ቅዱስ ኣብ ልዕሊ ደቂ መዛምርቲ ብኸመይ ከም ዝወረደን ብቋንቋታት ኵሎም ህዝብታት ንኽዛረቡ ብምኽኣሎምን ንፍርሂ ናብ ትብዓት ንምክፍፋል ከዓ ናብ ሓድነት ከም ዝቐየረ ብምዝካር ኣብዚ ህሞት እዚ ተቐቢሎም ከዘራርብዎም ብምኽኣሎም ከም ዝተሓጐሱ ገሊጾም። እቲ ተመሳሳሊ ናይ ሓድነት ራእይ ነቲ ኣብ መንጎ ሃገራት ዘሎ ሃናጽ ርክብ ብምዕባይ ሓቀኛ ግሉጽነትን ሓባራዊ ምክብባርን ሓባራዊ ሓላፍነትን እናሰፍሐ ዝኸይድ ዲፕሎማሲ ዓለምን ከላዕል ተስፋ እገብር እውን ኢሎም። ኣብዚ መዳይ እዚ ድማ ኣቦና ርእሰ ሊቃነ ጳጳሳት ነቲ ኣብ መጀመርታ ወርሒ ጥሪ ንኣባላት ዲፕሎማስያዊ ኣካላት ኣብ ዝሃብዎ መግለጺ ንዘቕረብዎ ጻውዒት ክሐድስዎ ከም ዝደልዩ ገሊጾም። ንሰላም ብኣጽዋር ምድላይ ከም ቅድመ ኩነት ናይ ገዛእ ርእስኻ ግዝኣት ንምርግጋጽ ኣብ ዝድለየሉ ዘሎ እዋን ናብ ዝርርብ ዘተባብዕን ሓባራዊ ስምምዕ ዝደልን ዲፕሎማሲ ኣብ መንጎ ክልቲኡ ወገናትን ዞባ እውን ኣብ መንጎ ብዙሓት ወገናት ብህጹጽ ምምላስ ኣድላዪ እዩ። ከምዚ ዝኣመሰለ ዘተ ናብ ሰላም ዝመርሕ መንገድታት ብቕንዕና ብምድላይ ብዘይ ምድንጋርን ጽልእን ንጹር ክውንነት ዝገልጹ ቃላት ይሓትት። በዚ ኸምዚ ጥራይ እዩ እቲ ጉጉይ ርድኢት ክስገርን ኣብ ኣህጉራዊ ርክባት ምትእምማን ክህነጽን ዝኽእል እውን ኢሎም። ቀጺሎም ኣቦና ርእሰ ሊቃነ ጳጳሳት ርሙን ንጹርን ዘተ ኣድላዪ እኳ እንተኾነ ብዕምቆት ዝተለወጠ ልቢ ማለት ንረብሓታት ናይ ገዛእ ርእስኻ ምእንቲ ሓባራዊ ረብሓታት ንምሕዳግ ፍቓደኛ ምዃን ከሰንዮ ይግባእ ኢሎም። ከምኡ እውን ዓወት ብስልጣንን ብብልፅግናን ጥራይ ዝልክዕ እንተ ኮይኑ ነቶም ዕድላት ዘይረኽቡ ዕሽሽ እናበልካ ዝኾነትኹን ሃገር ወይ ሕብረተሰብ ወይ ኣህጉራዊ ስርዓት ንገዛ ርእሱ ፍትሓውን ሰብኣውን ኢሉ ክጽውዓ ከም ዘይክእል ኣጠንቂቖም። ክርስቶስ በቲ ነቶም ዝተረስዑ ወገናት ዘለዎ ፍቕሪ ገይሩ ነቶም ኣብቲ ኣፋፍ ኩነታት ዝነብሩን ዘይረኣዩ ድኻታትን ዝግልል ኩሉ ዓይነት ስስዐ ክንነፅጎ ከም ዝጽውዓና ኣጉሊሖም። ከምኡ እውን ኣቦና ርእሰ ሊቃነ ጳጳሳት ኣብ መግለፂኦም እዚ መንፈስ እዚ ንዲፕሎማስያዊ ኣገልግሎታት ዘነቃቅሕን ንኣህጉራውያን ውድባት ዘደልድልን ንርክባት ማእከላይ ቦታ ንምፍጣር ዝሕግዝን ምዃኑ ኣብሪሆም። ኣስዒቦም ድማ እዘን ትካላት እዚኣተን ግጭታት ንምፍታሕ ኣድላዪ መሳርሒታት ኮይነን ኣለዋ። ጂኦፖለቲካዊ ውጥረት ንዓለምና ብዝያዳ እናከፋፈለ ኣብ ዝኸደሉ ዘሎ እዋን ብመንገድታትን ዝያዳ ብምስራሕ ውፅኢታ እውን ናብ ሓድነት ሰብኣዊ ስድራ ቤት ዘተኮረን ክንገብሮ ኣለና ክብሉ ገሊፆም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ነቶም ኣምባሳደራት ስለቲ ዝገብርዎ ኣገልግሎት ኣመስጊኖም። እዚ ድማ ኣብ መንጎ ሃገሮምን ቅድስቲ መንበርን ጠቓሚ ድልድል ምትእምማንን ምትሕብባርን ምዃኑ ኣጉሊሖም። ሓባራዊ ጻዕርታቶም ኣብ ክልቲኡ ወገናትን ብብዙሕነት ዝግበር ተሳትፎን ንምሕዳስ ኣበርክቶ ክገብርን ነቶም ኣብ ሕብረተሰብና ተገሊሎም ዝርከቡ ዝያዳ ኣቃልቦ ንምሃብ ዝሕግዝን ክኸውን በዚ ኸኣ ናይ ፍትሕን ሕውነትን ሰላማዊት ዓለምን ንምህናጽ ድልድሉ መሰረት ንኽገብሩ ከም ዝጽልዩ ኣፍሊጦም። ርእሰ ሊቃነ ጳጳሳት ኣብ መወዳእታ ነቶም ሓደስቲ ኣምባሳደራት ቤት ጽሕፈት ቅድስቲ መንበርን ላዕለዎት ኣብያተ ጽሕፈት ቅድስቲ መንበርን ነቲ ሓድሽ ሓላፍነቶም ክፍጽሙ ንምሕጋዝ ድልዋት ምዃኖም ኣረጋጊጾምሎም። ተልእኾኹም ንዘተዘደልድልን ሓባራዊ ርድኢት ዘዕምቑን ነቲ ኣብ ዓለምና ኣዝዩ ኣድላዪ ኮይኑ ዘሎ ሰላም ኣበርክቶ ዝገብርን ይኹን ብምባል ድማ ሰናይ ምንዮቶም ገሊጾም።
0: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሓፈሻዊ ቤት ጽሕፈት ሲኖዶስ ጳጳሳት ንኣብያተ ክርስቲያን ናብቲ ኣብ ወርሒ ጥቅምቲ 2028 ክካየድ ተመዲቡ ዘሎ ኣቅላስያዊ ጉባኤ ንምምራሕ ደረጃታትን መዓቀኒታትን መሳርሒታትን ዝገልጽ ሰነድ ኣሕቲሙ። ምዝኽኻር፣ ምትርጓም፣ ምእንፋት፣ ምጽንባል እዞም ኣርባዕተ ቀንዲ ደረጃታት እዚኣቶም ምስቲ ኣብ ወርሒ ጥቅምቲ 2028 ኣብ ሃገረ ቫቲካን ክካየድ ተመዲቡ ዘሎ ኣቅላስያዊ ጉባኤ ንኣብያተ ክርስቲያንን ንጉባኤታት ጳጳሳትን ንኣህጉራዊ ጉጅለታትን ዘሰንዩ ኣርባዕተ ቀንዲ መድረኻት እዮም። ጠቕላል ዋና ጸሓፊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት በቲ ብዕለት 20 ግንቦት እተሓትመ ናይ 2027-2028 ዓበይቲ ጉባኤታትን መድረኻትን መዓቀኒታት ከምኡውን መሳርሒታት ንምድላው ዝቐረበ ሰነድ ቢሎም ነቲ ናይ ትግባረ መደባት ንምድጋፍ ዝቐረበ ድማ እዩ በሉ። እቲ ጽሑፍ ከም ዘመልክቶ ኣብ መላእ ዓለም ዝርከባ ኣብያተ ክርስቲያናትን ሃገራውያንን ኣህጉራውያንን ጉጅለታት ፍረናይቲ ደድሕሪ ናይ መወዳእታ ሰነድ ናይ 2021-2024 ሲኖዶስ ዝጀመረ ጉዕዞ ናብቲ ኣብ ወርሒ ጥቅምቲ 2028 ኣቅላስያዊ ጉባኤ ከምርሓሉ ዝጀመረ ጉዕዞ ንምክፋል ዝጽውዕ ዓውደ ኣዋርሕን ሜላታትን መለክዒታትን እውን ይገልጽ። እቲ ኣብ ነፍሲ ወከፍ ደረጃ ዓበይቲ ጉባኤታት ንምጽምባል ዝመርሕ መስርሕ ኣብ ኣርባዕተ ሕሞት ተኸፊሉ እዩ ክካየድ። እዚ ኸኣ ኣቕላስያውን መንፈሳውን ዕላምኦም ዘጉልሕ ቀንዲ ግስታት ዝሓዘ ሰነድ ድማ እዩ። ቀዳማይ መፋርቕ ናይ 2027 ዓመተ ምህረት ንምዝኽኻር እተወፈየ ክኸውን እዩ። ኣብ ሰበኻታትን ኤጳርቅናታትን ዝካየድ ናይ ገምጋም ኣኼባታት ነቲ ናይ መወዳእታ ሰነድ ኣብ ግብሪ ናይ ምውዓል ተመክሮ ብዛንታታትን ጸብጻባትን ናብ ካልኦት ኣብያተ ክርስቲያናት ብደብዳቤ መልክዕ ዝተላእከ እንደገና ከነንብቦ ተጸዊዕና ኣለና። ኣብ ካልኣይ መፋርቕ 2027 ዓመተ ምህረት ድማ ናይ ምትርጓም ግዜ ክኸውን እዩ። ኣኼባታት፣ ጉባኤታት ጳጳሳት ሃገራውያን ወይ ዞባውያን ስነ መለኮታዊ ናይ ሃዋርያዊ ጉስነት ጸብጻባተን ናብ ካልኦት ኣብያተ ክርስቲያን ዘመሓላልፋኦ ከሰናድዋ እያተን። ናይ መጀመርታ ኣርባዕተ ኣዋርሕ ናይ 2028 ዓመተ ምህረት ኣህጉራዊ ኣኼባታት ሓባራዊ ቀዳምነት ኣብ ዝወሃቦ ነገራት ኣንፈትን ምልላይን ዘኽእል ንቕድሚት ዝጥምት ጸብጻባት ከዳልዉ እዮም። ወርሒ ጥቅምቲ 2028 ድማ ናይ ምጽምባል ግዜ ክኸውን እዩ። ናይ መላእ ቤተ ክርስቲያን ኣቕላስያዊ ጉባኤ ድማ ምስ ቅዱስ ኣቦና ኣብ ሃገረ ቫቲካን ክካየድ እዩ። بزي خمزي اتز كايد قعزو ناب حادنات زمرح زتا بمكياد ميميا كايدن نملا بيتا خريستيان حدرك وهابن ايو اب كلو درجات تتقبعي نتي ناي موداتا مدرخ ناي تمسرح زي كونس ناي مقمقامن وهداتن لعلو كل دما نسينو دوس ناب بيتا خريستيان كم لو تيحدش دراخي كهلو وزقبر اوان كخونيو حدا كابت حباراوي حتو اب نفس وكف مدرخات حداسي زقبرلو حدنت ناي مسرح معك ابيو اتي كاب مززام سينودوس كلتشهن عسران حدن كلتشهن عسران اربعة ناتحيزو تقبرا قعزو اب قمت بمئتاو كموون فرعون خالو تابيات خريستيان نقدوس عبونان كم هياب نمقراب انتاي زمسالة اجبوت قز ناي تال اختن سينو داويتن بيت خريستيان كم زقلز اب نفس وكف محبرسب انتاي حدست من قدتات سينودوس يفتر كم زلو دما زمرمر كخوونيو ازي سند ازي نتناي سينودوس زتتات مدقام وي اب هيوت محبرسبات توساخي ايوتات موساخ زي كونس نتدرو اترائيه داقما من بابن فريقون ساقاماتون افلطو مهابن نتيام منغو ابيات خريستيان ناي وهبت تساتفو رتعاويات تحساسبا زركبلو تمكرو ملواتن مخوانو ينصر تنك قداموت كلتا قبائتات مالت ابا كبابياون هاقراون درجة زركبا كلتا مملاتا صحفات كدالوائيين ناي استنتنو سند ناي زان تاتات سبصاب نسبخاتاتن اي بارك ناتاتن سنملكوتاوي ناي هوارياو قسنت سبصاب ناي ابيسكوبوساويان قبائتاتن كموون ناب كالو تابيات خريستيان زلاخ دبداب بيتات اب اوان تاخيبات تدالوه كخوونيو ازي دحرواي سند ازيون بار جبوت مسارحي ناي هيابات من لووات زخوون نفس وكف محبرسب نتيزة سلاسلوون زبسلوون قدايات يقربو نتي بخالوت ابيات خريستيان زقرب دما نمقبال دلوات يخونو زخمزيلون كلو اهقراويان قبايتات ناي كلتشحن عسران شمونتن اقلاسي او قبايه ام دلاو زقلقل نقدميت زت امت سابسابات دما كدالواياتن زوم كلهم صحفات بمسرة زز سعب سليدا قزي ناب حفشاوي بيت صحفة قبعي سينودوس باباسات كل آخيو كساب إلت سلاسة سنة كلتشهن عسران شوعاتن نمدرخات سبخاتاتن اي بارك ناتاتن كساب إلت عصر تحادة تحساس كلتشهن عسران شوعاتن دما نمدرخات ابيسكوبوساوي قبعيتات كمون كساب إلت سلاسة ميازيا كلتشهن عسران شمونتن دما نتي اب ورح تقمتي كلتشهن عسران شمونتن زكايد اقلاسي او قبائي نمدلاو اه قراوي مدرخ نمكياد كخوونيو وانا صحافي حفش او قبائي سينودوس باباسات بسو كاردينال ماريو غريج كمز غلصو نابيات خريستيان توساخ عيو زي كونس اب كندوس منفس كدوس اب بيت خريستيان انتاي كمز عيي زلو بحبار انن ببلون نتي كنوسدو تصوعنا سقمتتات افلطو لنهبلون حباراوي استنتنون مسغانان زغبرلو اوان يوزخوننا زلو اخيباتات محبراو زتتات ناي ميييت مسرح وي تكنيكاو غمغاموون ايكونن اب كندوس عميق ناي بيت خريستيانن منفساون تمكرون مستنتانيو اب منغو ابيات خريستيان زغبر تساتفوتات وهبت جبوت تمكرون انتخاون قبائتات سينودوس لما نابترا اقباب ناي بيتا خريستيان هيوتن ابا قلقلوت ونجيلاو تلخون كترقوم يخيليو كبلوين يملاختو اتساند مسرح قبائتات مس علام اومز السمامع كخوون كم زلوون اتوم دمس زلووم تساتفتي نتي ام منغو سبوتن عنستن كموون ام منغو تفلالي ولدوتات زلو ركب اب بحلاوون بيتا خريستياناوون فلليات قبوك ولحتاخ قبرولو كم زلووم يقوليح زياتهم دما كهنات دياقونات سبوفو هيوات سبوتن عنستن عبالات محبراتن منكسقاساتن حدست محبر سباتن كم عبالات حدا التودب مواقر زي كونس مئمنان كموون عب تأفافي وي عب تقللو كونتات زنبرو سباتو ون كساتفو يكااليو حلافنت نايز مسرح ناي سبخاوي وي اي بارك ناوي باباس ناي تي اكبابياوي قباي باباسات نابو منبر قبائي باباسات هاقراوي ويزوباوي كخووني خيل كموون نمرحتي اهقراويان اكالات زملكات ايو اب كلو درجاتات التمسرطة قجلتات قبائي سينودوس نودابين متحببارن الزوم اكالات كاا كوكوطاتر اللوو
2: ልዕስራን ሓደን ግንቦት ድሕሪ ቀትሪ ናይ መራኽቢ ብዙሖም ጉዳይ ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ምስ ላዕለዋይ ቤት ፅሕፈት ቅዱስ መንበር ጉዳያት ባህልን ትምህርትን ትካል ዮሃንስ መንበር 23 ብምትሕብባር ኣብ ጳጳሳዊ ኡርባንያን መንበረ ጥበብ ኣብ ሰብ ስርሖ ኣስተውዕሎ ሓድሽ ስነ ኣህዛዊ ምዕባለና ማእኪሉ ኣብ ዝተኻይደ ዓውደ ጉባኤ መንደረ ዘስምዑ ኣካላት እዚ እዋናዊ ተበፅሑታትን ምዕባለን ናይ ሰብኣዊ ፍጥረት ኣመክንዮ ኣእምሮ ከደልድል ከም ዘለዎ የስተንትኑ ሩሰሊካን ጳጳሳት ልዮን መበል 14 ኣብ ቀረባ እዋን ግሩም ሰብኣውነት ብዝብል ኣርእስቲ ክልግስዎ ዝኾነ ኣብ ግዜ ሰብ ስርሖ ኣስተውዕሎ ንሰብኣውነት ምሕላው ዝብል ቁም ሓሳብ ዘማእከለ ዓዋድ መልእኽትን ከምኡ እውን ኣብ ቀረባ እዋን ምዕቃብ ገፅን ድምፅታትን ደቂ ሰባት ብዝብል መርሒ ቃል ኣብ ዓለማዊ መዓልቲ መራኸቢ ብዙሓን ዘመሓላለፎ መልእኽቲ ነቲ ኣብዚ ግዜና ዘሎ ወሳኒ ጉዳይ ማለት ሰብ ስርሖ ኣስተውዕሎ ንረብሓ ደቂ ሰብ ዝመርሕ ክኸውን ኣለዎ ንዝብል ኣገዳስነት ንጹር ምልክት እዩ ምዕቃብ ገጽን ድምፅን ደቂ ሰባት ዝብል ኣርእስቲ እውን ናይቲ ዕለት 21 ግንቦት ኣብ ጳጳሳዊ ኡርባንያን መንበር ጥበብ ዝተኻየደ ኣህጉራዊ ጉባኤ መራሒ ቃል ምንባሩ ዜና ቫቲካን ኣፍሊጡ እዚ ዓውደ ጉባኤ እዚ ብቐንዱ ማእከል ዝገበሮም ኣዕኑድ ሓላፍነት ምትሕብባርን ትምህርትን ህንፀትን ዝብል ኮይኑ እዚ ድማ እደ ጥበባዊ ምዕባለ ኣክንዲ ንሰብኣዊ ፍጥረት ዝመልኽ መጋበርያ ሓባራዊ ረብሓ ኮይኑ ክቕፅል ዘኽእል መገዲ ንምልላይ ዝኣመተ እውን ምንባሩ ኣመላኺቱ ሓላፍነት ስነ ምግባራዊ ውሕስነት ኣብ ልዕሊ መኽሰብ ማለት ወጅሂ ሰብ ብቐመራዊ ማዕሪት ክቕየር ድምፂ ወዲ ሰብ ድማ ብፀማሪ መቓልሒ ክዕበጥ ከም ዘይብሉ ዘጉልሕ ምዃኑ ይሕብር ስለዚ ሓላፍነት ማለት ኣብ ነፍሲ ወከፍ ደረጃ ምዕባለት ሓታትነት ምምራፅ ማለት እዩ ሰብ ስርሖ ኣስተውዕሎ ንኽብሪ ወዲ ሰብ ንምምዝማዝ ዘይኮነስ ነዚ ክብሪ እዚ ከም ዘገልግል ምርግጋፅ ዘለዎ ኣገዳስነት ዝሕብርን ፅልሙት መጻኢ ዓሚቕ ምድንጋርን ዓሚቕ ማሕበራዊ ምግላልን ዘተኣታቱ ክኸውን ከም ዘይብሉን ነዚ ንምምካት ድማ ኣብ መንጎ ዓበይቲ ትካላት እደ ጥበብ ሓንፀፅቲ ሕግን ስርዓትን ናይ ቴዎሎጊያ ተመራምርትን በርገሳዊ ማሕበራትን ምሕዝነት ክህሉን ብተወሳኺ ምዕባለ ቀመራዊ ማዕሪት ምስ ግብረ ገባዊ ምዕባለ ክመዓራር ከም ዘለዎ ኣብቲ ዝተኻይደ ዓውደ ጉባኤ ከም እተሰመረሉን ኣብ ምትሕግጋዝ ናብ ዝተሰረተ ዓለማዊ ምትሕብባር ዝድርኽ ክኸውን ከም ዘለዎ እውን ከም ዘጉልሕ ዜና ቫቲካን ይሕብር ለውጢ ከባቢያዊ ኣየር ምምዝባል እንስሳ ዘገዳምን ፖለቲካዊ ዶባትን ንማሕበረሰባት ደቀባት ብኸመይ ዳግማ ይቐርፆም ከም ዘሎ ተመራመርቲ ስነ ፍልጠት ብዝተፈላለየ መርትዖታት ዘረጋግፅዎ ሓቂ እዩ እቶም ደቀባት ዝነብርሉ መሬታት መዳርግቲ ዘይብሎ ሃብቲ ብዙሕነት ሂወት ዝሓዘ ኮይኑ ሎሚ ልዕሊ 470 ሚልዮን ደቀባት ኣብ መላእ ኣስታት 90 ሃገራት ዝነብሩ ክኾኑ ከለዉ ክብሪ ፍልጠት ደቀባት ኣብ ምዕቃብ ብዙሕነት ሂወት ምፍላ ትን ፅልዋታት ለውጢ ከባቢያዊ ኣየር መፍታሕን ማለት ምዃኑ ክንገርን ከሎ መሰል ርእሰ ውሳኔ ደቀባት መገዲ ውሕስነት መግብን ልዑላውነት ደቀባት መንነቶም ናይ ምዕቃብ መሰል ከም ዘለዎም ዝተረጋገፀ እኳ እንተኾነ እዚ መሰል እዚ ግን ብሰንኪ እቲ ካብ እተፈላለየ ሃገራት መንግስትታትን እናወሰኸ ዝኸይድ ዘሎ ምግባት መሬት ሕርሻ ኣመና ኣብ ሓደጋ ወዲቑ ከም ዘሎ እዩ ዝፍለጥ እዚ ዝፍፀም ምዝመዛ መሬት ኣብ ልዕሊ ደቀባት ብዙሕ ጉድኣት ዘስዕብን መሰል ማሕበረሰባት ክቡር ሂወት ኣብ ሓደጋ ዘእቱ እዩ ባህሉን መንነቱን ናይ ምዕቃብ መሰል ምክልኻልን ኣብ ሕብረተሰብ ዘለዎ ልዑል ክቡር ዋጋ ኣፍልጦ መሃብ ከምኡ እውን ምሕላው ህላዊኦምን መነባብሮኦምን ኣገደስቲ ዝኾኑ ተፈጥሮዊ ፀጋታትን ይጠልብ ምክልኻል መሰላት ደቀባት ናይ ፍትሒ ጉዳይን ከምኡ እውን ንኩሉ ሰብኣውነት ዘላቅ መጻኢ ዝውሕስ መገዲ እዩ ናይ ሰብኣዊ ስድራ ቤት ምዃንና ብዘለና ስምዒት ተደሪኽና መፅኢ ወለዶታት ምስቲ ንኢድ ኣምላኽ ኣብ ፍጥረት ዝመርሖ ፅባቐን ሰናይን ዝሰማማዐ ዓለም ከስተማቕሩ ከም ዝኽእሉ ከነረጋግፅ ንኽእል ኢና ንውርሻ ደቀባት ብመንኣደ ትውፊት ኣቦታት ኣብዚ ሕጂ ዘለናዮ እዋን ብፅዑቕን ዝተሓላለኸን ብድሆታትን ብዙሕ ወጥርታትን ዝተለለየ ናይ ተስፋ ኣድማስ እዩ ሃገራት መሰልን ትውፊትን ደቀባት ምሕላው ዝግበር ፃዕሪ ፍረ ክህልዎ መታን እዚ ፃዕርታት እዚ ንመራሕቲ ሃገራት ደቂ ሰብ ነቲ ሓበራዊ ረብሓ ንምርካብ ብሓባር ምእንቲ ክመላለሱ ግቡእ ስጉምትታት ንክወስዱ ክተባብዑ ኣለዎም።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ለማስገን መደባትና ብጃካ ብሬዲዮ በፌስቡክን ብማርበብ ሐበሬታ ቫቲካን ኒውስ ክፍልትላ አቢልኩም ክትከታተሉ ከምትኽእሉም ከሞ ኦንናይ ኢሜይል አድራሻና tigrino@sbc.vva ንሕብር ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ يتبارك يسوس كريستوس لاوليتور يسوس كريستوس